0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሄለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ለቱ እንደ ኢብራን ዘመን አቆጣጥር የምሽልሺ ውጤት በሉል ታፍሽን ፔቫቭ ሲሆን አውሮፓያን ዘመን አቆጣጥር ሴፕቴምበር 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ነሐሴ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካህታ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ ችና ቀርባለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠይ ዘመነ ቦኬርቶብ እንደምናደርክ አመሰግናለሁ። መክፈቻውን ተጨማሪ ነው እንግዲህ እኔ መልካም ቀን ይሁንልን። አርስተ ዜና በግምት 2,600,000 ተማሪዎች ዛሬ ጧት መዋለ ህፃናትን ጨምሮ በትምህርት ቤቶች የትምህርት የታፍሽን ፔዛይን የትምህርት ዘመን ይጀምራሉ። የጠቅላይ ሚኒስትር ባለቤት ሳራ ናታንያሁ አወዛጋቢ የሆነ የሴራ ንድፈ ሐሳብ ያይር ጎላን ጥቅምት 7 ቀን ስለተካሄደው የሽብር ጥቃት ላይ አስቀድሞ ያውቅ መሆኑን ፍንጭ ሰጥተዋል። በፋርስ ባህረ ሰላጤ ውጥረቱ ነግሷል። የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ ጫኝ መርከብ በሆርሙዝ ባህር ወሽመጥ ውስጥ በማለፍ በምትሞክርበት ጊዜም በኢራን ቁጥጥር ስር መዋሏን አስታወቁም። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ትናንት ማታም አሜሪካ የሆርሙዝ ባህር ወሽመጥ እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናገሩም። የቻይናው ፕሬዚዳንት ሺ ጂንፒንግ ከ10 ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በግምት 2,600,000 ተማሪዎች ዛሬ ጧት መዋለ ህፃናትም እና በትምህርት ቤቶችም በታፍሽን ፔዛይን አዲስ የትምህርት ዘመን ይጀምራሉ። ከእነሱ መካከል ወደ 180,000 የሚጠጉም ወደ አንደኛ ክፍል ኪታ አሌፍ የሚገቡ ሲሆን ከ140,000 በላይ የሚሆኑ 12ኛ ክፍል ተማሪዎች ደግሞ በትምህርት ስርዓት ውስጥ የመጨረሻ ዓመታቸው የትምህርት ጊዜያቸውን ይጀምራሉ። በዚህ ዓመት ለመጀመሪያ ጊዜ የመካከለኛ ደረጃ ተማሪዎች በረፍት ጊዜም ቢሆን በትምህርት ቤት ግቢ ውስጥ ተንቀሳቃሽ ስልኮች ሞባይል እንዳይጠቀሙ ይከላከላሉ። ዜና ዘጋቢያችን ሊራን ሀጆኖቭ እንደጠቆመው በትምህርት ስርዓት ውስጥ ያሉ አካላት የመምህራን እጥረት የመስሪያ ቤት ዋና ኃላፊ ከገለጹት ኦፊሻላዊ ቁጥር 800 መምህራን ብቻ እጥረት አለ፣ ይህ ደግሞ የከፋ ነው ይላሉ። እንደነሱ ገለጻ የትምህርት ቤት ኃላፊዎቹም ለትምህርት በቂ ስልጠና የሌላቸውን መምህራን ለመመደብ የተገደዱ ሲሆን ክፍል ኃላፊዎቹ በአንድ ዓመት ውስጥ በርካታ ክፍሎችን እንዲያስተዳድሩ ግድ ይላቸዋል። የጠቅላይ ሚኒስትሩ ባለቤት ወይዘሮ ሳራ ናታንያሁም አወዛጋቢ የሆነ የሴራ ንድፈ ሐሳብ ያስተጋቡ ሲሆን ያይር ጎላን ጥቅምት 7 ቀን ስለተካሄደው ጥቃት አስቀድሞ ያውቅ ነበር የሚል ፍንጭ ሰጥተዋል። ትናንት ማታ ከ14ኛው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ወይዘሮ ሳራ ናታንያሁ እንደተናገሩት ያይር ጎላን ሌሎች እንደ ጠቅላይ ሚኒስትሩ ያሉ ሳውቁ እሱ ግን ገና በማረዳ ልብሱን ለባብሶ ተዘጋጅቶ አስቀድሞ እዛ ስፍራ ደርሷል ብለዋል። ዲሞክራቶች ፓርቲ በሰጡት ምላሽ ንግግሩ የሐሰትና የሐሜት ነው ያሉ ሲሆን በጀነራል ያይር ጎላን ላይን የሴራ ንድፍ ሐሳቦችን ማሰራጨትና በጥቅም ሰባት ያሳዩት ጀግንነት ማደብዘዝ ማቃለል ከአእምሮ ህመም ጋር የሚቀርብ የቀይ መስመርን ማለፍ ነው ሲሉ ከሰዋል። ናታንያሁ ለዋቢነት ሜካፕ እናም ሰበብ ለመፈለግ ሲሮጡ ያይር ጎላን ግን ወደ ውጊያ ገብተው የሰዎችን ህይወት ታድጓል ሲል መግለጫ ቃል አሳውቋል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ ጎላን ለበርካታ አስርት ዓመታት እንዲሁም በጥቅምት ሰባት ቀን ለሀገራቸው ሲሉም ህይወታቸውን አደጋም ያጋለጡ ደፋር ተዋጊ መሆናቸውም አብራርተዋል። አክለውም ከሴራ ንድፈ ሀሳቦችም አቅጣጫ ለማስቀመጥ መንግስታዊ የምርማሪ ኮሚቴ እንዲቋቋም ከወዲሁ ጥሪ አቅርበዋል። በፋርስ ባህረ ሰላጤ ውጥረት ነግሷል። በሆርሙዝ ባር ወሽመጥ ላይ የምታልፍ አንዲት የነዳጅ ጫኝ መርከብ ከኦማን በስተምስራቅ በሶስት የጦር መሳሪያ ጥይቶች መመታቷን የብሪታንያ የባህር ንግድ ኤጀንሲ አስታወቀም። በሰው ላይ የደረሰ ጉዳት አልደረሰም፣ መርከቧ ተጎድታለች። ከዚህ ቀደም የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ ጫኝ ባህር ውስጥ ስታልፍ መያዟን ዘግቦ ነበረ። ለዚህ ዘገባ እስካሁን ከሳውዲ አረቢያ ወገን የተሰጠ ማረጋገጫ የለም። ፕሬዚዳንት ትራምፕ ትናንት ማታ አሜሪካ የሆርሙዝን ባህር ወሽመጥ እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናግሯል። አክለውም ኢራን የኒውክሌር ጦር መሳሪያ እንዲኖራት በፍጹም መፍቀድ የለበትም ብለዋል። በአክሲዮስ የዜና ድረ ገጽ ትናንት ማታ እንደዘገበው ትራምፕ እና ከፍተኛ ረዳቶቻቸው ኢራን የራዳርና የሚሳይል ስርዓቶቿን እንደገና እንዳታደራጅና በባህር መርከቦች ላይ ጥቃት እንዳታደርስ ለመከላከል በሆርሙዝ ባህር ወሽመጥ አካባቢ የተወሰኑ ጥቃቶችን ለማካሄድ እያሰቡ ናቸው። ዜና ዘጋቢያችን ሮይ ካይስ ትናንት ማታ እንደዘገበው ባለፈው ምሽት የተደረጉ የጥቃት ልውውጦች እንደገና መጀመራቸውና ኢራን በኢምሬትስና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ለማጥቃት ያደረገችው ሙከራ ተከትሎም በአካባቢ ሀገሮች ዘንድ በአሜሪካና በኢራን መካከል ያለው ነባር ሁኔታ ላይ ያለው ተስፋ መቁረጥና ብስጭት እየጨመረ መጥቷል። የተባበሩት አረብ ኤምሬት ፕሬዝዳንት አማካሪ አንዋር ጋርጋሽ ሰላም የለም፣ ጦርነት የለም የሚለው ሁኔታ ዘላቂ መፍትሄ ሊሆን አይችልም ብለዋል። ጋርጋሽ እውነተኛ የፖለቲካ መፍትሄ እንዲፈለግ ጥሪ አቅርበዋል። በኢራን ያለው የኢኮኖሚ ውድቀት እየተባባሰ በመሄድ በገዢው አካል ከፍተኛ አመራሮች ዘንድ ህዝባዊ ተቃውሞ እንደገና ሊቀሰቀስ ይችላሉ የሚል ስጋት ፈጥሯል። የዓለም አቀፍ ጫናና ማዕቀቦች የኢራን ገንዘብ ዋጋ በከፍተኛ ሁኔታ እንዲወርድም የዋጋ ንረትም እንዲከሰትምና የነዳጅ እንዲሁም የመድኃኒት እጥረትን እንዲፈጠር አድርጓል ተብሏል። አንድ የቴህራን ነዋሪ ለካናዳ ሾዝ ዜና እንደገለጸው የምግብ ዋጋ ከፍተኛ ሁኔታ ጨምሯል፣ የመድኃኒትም እጥረትም እንዳለ ተገለጸም። ህዝቡም ተስፋ የመቁረጥና ስለ ወደፊቱ ጊዜ ከፍተኛ ስጋት ስሜት አድርሶበታል ተብሏል። በየመን የሁቲ አማጽያን በአገሪቱ ደቡባዊ ምዕራብ በሚገኝና በሳውዲ ደጋፊ ኃይሎች ቁጥጥር ስር ባለው አካባቢ ላይ ሁለት ሚሳይሎች መተኮሳቸው ተዘገበ። የዜና ዘጋቢያችን ሊራን አሮኒ እንደገለጸው ዘጋቢዎች በሳውዲ ደጋፊ ኃይሎች በኩል ባሉ መገናኛ ብዙሃን የተሰራጨ ናቸው። የቻይና ፕሬዝዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ። የግብፅ ፕሬዝዳንት አልሲሲ ጉብኝቱን በማስመልከት በወጡት ልዩ መግለጫ በሁለቱ ሀገራት መካከል ያለው የሰባ ዓመታት ግንኙነትም የጠቀሱ ሲሆን በካይሮና በቤንጂንግ መካከል ያለውን ኢኮኖሚያዊ ትብብርና ፖለቲካዊ ቅንጅት አድንቀዋል። ዘጋቢያችን ኦመር ሻሃር እንደገለጸው ከጉብኝቱ ጋር ጎን ለጎን የሁለቱ ሀገራት የአየር ኃይሎች የጋራ ወታደራዊ ልምምድ በማካከል ላይ ይገኛሉ። በመጨረሻ የአየር ጸባይ ሁኔታ ዛሬ ማክሰኞ የአየር ጸባይ ሁኔታ በጥቂቱ ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና በሀገሪቱ ውስጥ አካባቢ ሙቀቱ ይጨምራል። ሐሙስና አርብ የሙቀቱ መጠን ይቀንሳል ተብሎም ይጠበቃል። የሰዓቱ ዜና እስከዚህ ነው። ሰጠኝ ዘመነ
2: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውናቸውን እርሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ተሃሮኖትና ማሪብ ጋዜጦች በፊት ገጻቸው ካቀረባቸው ዘገባዎች መካከል አንዱ የእስራኤል አዲሱ የትምህርት ዘመን ዛሬ የሚጀመር መሆኑን ነው። የኢትዮ ተሃሮኖት ጋዜጣ 2,611,000 ተማሪዎችና 260,000 የትምህርት ባለሙያዎች ዛሬ አዲሱን የትምህርት ዘመን ይጀምራሉ ብሏል። ደወሉ ለእናንተ ነው በሚል የኢትዮ ተሃሮኖት ጋዜጣ የዕብራውያን ታፍሽን ፔ ዛይን የትምህርት ዘመን ቢያንስ ያለ ስራ ማቆም አድማ ዛሬ የሚጀምር ቢሆንም ለወደፊት ብዙ ፈተናዎች አሉበት ነው። ለአዲሱ የትምህርት ዘመን አንድ ጸሎት መጸለይ ያስፈልጋል። ተማሪዎች ትምህርታቸውን ሳያቋርጡ የሚማሩበት አመት እንዲሆን መጸለይ ይገባል ብሏል ጋዜጣው። የኢትዮ ተሃሮኖት ጋዜጣ አዲሱን የትምህርት ዘመን በተመለከተ በዝርዝር ባቀረበው ዘገባ በእስራኤል በጠቅላላው 2,611,000 የሙያ ለህፃናት ልጆች፣ የአንደኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች የአዲሱን አመት የትምህርት ዘመን ዛሬ መስከረም 1 ቀን 2026 ዓመተ ምህረት ይጀምራሉ። ከነዚህ መካከል 180,000 ልጆች የአንደኛ ክፍል ትምህርት የሚጀምሩ ናቸው። 143,000 ልጆች ደግሞ የመጨረሻ ዓመት ማለትም የ12ኛ ክፍል ትምህርታቸውን የሚጀምሩ ናቸው። 260,000 የትምህርት ባለሙያዎች በመላ ሀገሪቱ ባሉ ሙያ ለህፃናት ትምህርት ቤቶች መማር ማስተማሩን ሂደት ያከናውናሉ ብሏል ጋዜጣው። በሙያ ለህፃናት የሚማሩ ልጆች ቁጥር 21,800 ሲሆን በመላ ሀገሪቱ 5,957 ትምህርት ቤቶች አሉ ብሏል የኢትዮ ተሃሮኖት ጋዜጣ በዛሬ ዘገባው። የአዲሱ ዓመት የትምህርት ዘመን የተሳካ እንዲሆን የሚያስፈልገው ጸሎት ጦርነት እንዳይኖርና የአደጋ ጊዜ ማስጠንቀቂያ ደወል እንዳይሰማ ነው። ተማሪዎች ዛሬ በከፍተኛ ጉጉት ትምህርታቸውን ይጀምራሉ በማለት ጋዜጣው የተለያዩ ልጆችን በመጠየቅ ሀሳባቸውን አጋርቷል። የማሪብ ጋዜጣም በተመሳሳይ ሁኔታ አዲሱን ዓመት የትምህርት ዘመን ዛሬ መጀመር ዘግቦ 2,611,000 ተማሪዎች፣ 180,000 የትምህርት ባለሙያዎች አዲሱን የትምህርት ዘመን ዛሬ ይጀምራሉ። እንደ ማሪብ ጋዜጣ 261,000 መምህራን፣ ሌሎች ድጋፍ ሰጭ ባለሙያዎች፣ የህፃናት ተንከባካቢዎችና ርዕሳነ መምህራን አሉ። 151,774 በጣም ጎበዝ ተማሪዎች በመላ ሀገሪቱ ይገኛሉ። 418,000 ልዩ የትምህርት የሚያስፈልጋቸው ወይም ሂኑህ ሚውሃድ በተባለው የትምህርት ስርዓት የሚማሩ ልጆች አሉ። 27,757 የመንግስት ሙያ ለህፃናትና ትምህርት ቤቶች በአጠቃላይ በመላ ሀገሪቱ ያሉ መሆኑን ዘግቧል። ዩዝማት ሚያና ካንታር የተባሉት ተቋማት የእስራኤልን የትምህርት ስርዓት በተመለከተ ከህዝብ ላይ ግምገማ አካሂደዋል። ከተጠየቁት ሰዎች መካከል 71% የሚሆኑት በትምህርት ስርዓቱ ጥልቅ ለውጥ መደረግ አለበት ብለዋል። 43% የሚሆኑት ደግሞ ትምህርት ቤቶች በነበረው ሁኔታ የሚሄዱ ናቸው ብለዋል። 3% የሚሆኑት ብቻ የእስራኤል ትምህርት ስርዓት የወደፊት ሁኔታን የልጆችን ጣፈንታ የሚገነባ ነው ማለታቸውን የማሪብ ጋዜጣ በዛሬ ዘገባው ለአንባቢያን አቅርቧል። ሌላው አንደኛ ክፍል በገቡ ተማሪዎች ጎልተው የሚጠሩ ስሞች በወንዶች በኩል መሐመድ፣ ዮሴፍና ዳም ሲሆኑ በሴቶች ደግሞ ታማር፣ ሚሪያምና አቢጋኤል ናቸው። ሌላው በትምህርት ዘርፍ በተማሪዎች መካከል የትምህርት አቀባበል ልዩነቶች እንዳሉ፣ በትምህርት ተቋማትም የባለሙያዎች እጥረት መኖሩ ተጨምሮ ተዘግቧል። ወደ ፖለቲካው ስናልፍ የቀድሞ የገንዘብ ሚኒስትር ሞሼ ካህሎን ዚኛው የክኔሴት ምርጫ እንደገና ይወዳደራሉ ተብሎ ታስቦ ነበር። ይሁን እንጂ ከጠቅላይ ሚኒስትር ናታንያሁ ጋርም ሆነ ከጋዲያይ ዘንጎት ጋር ሆነው ለክኔሴት አይወዳደሩም። ግን የሀይፋ ከተማ ከንቲባ ለመሆን በመጪው የአካባቢ መስተዳድሮች ምርጫ የመሳተፍ ፍላጎት እንዳላቸው የማሪብ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች የዘገቡት በኬሚስትሪ ዘርፍ የኖቤል ሽልማት የተሸለሙት ፕሮፌሰር አዳ ዮናት በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቫይጽማን ተቋም ፕሬዝዳንት ሀዘናቸውን ገልጸዋል። ምሳሌ የሚሆኑ ለአዲሱ ትውልድ ብዙ የሚያስተምሩ ጠንካራ ሳይንቲስት፣ ጠንካራ ሴት ነበሩ በማለት አድንቀዋቸዋል።
የቀድሞ ምክትል የደህንነት ጥበቃ ሚኒስትር ዮሐብ ስጋሎቪች ማንሱር አባስ ከሚመሩት የኢራን ፓርቲ አባል መሆናቸውን ትላንት ምሽት ይፋ ሆኗል። ስጋሎቪች እንዳሉት የእስራኤልን ማህበረሰብ ይሁዳንና አረቦችን ማዋሃድ ካልተቻለ ችግሮችን ማስተካከል አይቻልም ብሏል። የሃሬጽ ጋዜጣ በበኩሉ የፖለቲካ ፓርቲዎች ጫባላትን ለምርጫ ቦርድ የሚያስተውቁበት ጊዜ አንድ ሳምንት የቀረው ቢሆንም በተለያዩ ፖለቲካ ፓርቲዎች መካከል ውህደት ለመፍጠር የሚደረገው ጥረት አስቸጋሪ ሆኗል። የቀድሞ ምክትል የደህንነት ጥበቃ ሚኒስትር ዮሐብ ስጋሎቪች ከራም ፓርቲ ጋር አባል ሆነዋል። የጥቅምት ሰባቱ የሽብር ጥቃት በተመለከተ የአረብ ፓርቲ መሪዎች ካሰሙት ንግግር አንጻር ከነሱ ከዚህ ከአረብ ፓርቲዎች ጋር በፖለቲካ መሳተፍ አይቻልም የሚሉ አካላት እንዳሉም ሀሬጽ ዘግቧል። ሌላው በአሜሪካና ኢራን መካከል ውጥረቱ እንደቀጠለ ነው። አሜሪካ በኢራን ላይ በምጣኔ ሀብቱ በኩል ማዕቀብ በመጣል በጸጥታ እያካሄደች ያለው ጦርነት በአሜሪካ የውስጥ ፖለቲካ ምክንያትም ሊቆም የሚችልበት ሁኔታ አለ ብሏል። ሀሬጽ በሆርሙዝ ጉዳይም ያለውን ውዝግብ አያይዞ ዘግቧል። ሌላው ጋዜጦች በስፖርታዊ ዘገባቸው ያቀረቡት የዓለማችን ኮከብ የእግር ኳስ ተጫዋች የሆነው አርጀንቲናዊው ሊዮኔል ሜሲ ከ21 ዓመታት በኋላ ከብሔራዊ ቡድኑ መጫወት ማቆሙን አስታውቋል። ሜሲ ለሀገሩ ብሔራዊ ቡድን 207 ጊዜ ተሰልፎ ተጫውቷል። ሜሲ በክለብ ኳስ መጫወቱን ባቆምም ከብሔራዊ ቡድኑ ግን ራሱን አግልሏል። ሜሲ አባቱን በቅርቡ በሞት ማጣቱ ይታወሳል። ባለፈው ሳምንት ከሀዘን በኋላ ለክለቡ 4 ጎሎችንም ማስቆጠሩ ይታወሳል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

አካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርባት ሰዓት ነው። ሻየው እንግዲህ እንደምናደርግ በድጋሚ እንዴት ነው?
1: ሰጠ ዘመነ በድጋሚ ላንተም ለመላው አድማጮቻችን እንደምናደራችሁ እንግዲህ ጨለማው አልፎ በሰላም አድረን ወደ ብርሃነ ቀን ስንሻገር ተመስገን ተመስገን ብለን ጥሩ ቀን እንዲሆን የሁላችን ምኞት ነው አይደል?
0: ሰው ጥሩ ነው። መልካም ጊዜ መልካም ቀን እንዲሆን እንመኛለን። እንግዲህ አዲሱ የትምህርት ዘመንም ዛሬ በይፋ የሚጀምር ነው። በመጀመሪያ ለመላው የአገሪቱ ልጆች መልካም የትምህርት ዘመን እንመኛለን። አለማየሁ እሸቴ ተማር ልጅ ይላል። ይሄ ዘመን የማይሽረው ዜማው ነው። ምንም አለማየሁ ቢያልፍም መማር ምን ያክል ጠቀሜታ እንዳለው የገለጸበት ነው እና እንዴት ነው አዲሱ የትምህርት ዘመን ያለ ሽቪታ ወይም ደግሞ ስራ ማቆም አድማ ነው የሚጀምረው ዛሬና እንዴት ታየዋለህ?
1: በጣም ግሩም ነው። ያው እንደተለመደው እንዲህ አዲስ የትምህርት ዘመን እንዲከፈት በሚል ጊዜ በዋናነት መምህራን ናቸው እንግዲህ ከደሞዝ ጋር በተያያዘ ሰላማዊ ሰልፍ ምልበለው ወደ መደበኛ ወደ ትምህርት ቤት አይገኙም ነበረ። ግን አሁን በተስተካከለ እንቅፋት በሌለበት ሁኔታ ነበረ። እንግዲህ ዛሬ መስከረም አንድ ቀን የአዲስ የትምህርት ዘመን ይጀመራል። እንግዲህ አሁን ጠዋት እንግዲህ 6 ሰዓት ከ3 ደቂቃ ሆኖ 8 ሰዓት ላይ ነው። እንግዲህ 1 ሰዓት ተብላምን ተኩል ቀርቷል። ምንድነው እንግዲህ ስናየው ለሁሉም የሀገራችን ዜጎች ተማሪዎቹ ስኬታማ ፍሬያማ እንዲሆኑ የሁላችን ብሩህ ተስፋ ስለሆነ ሰጠ ዘመነ በእንግዲህ በኋላነት መቸም ትምህርት የሚጀምረው ምንም በጋኔ የላዲም በመዋለ ህፃናት እድሜያቸው እስከ 6 ዓመት ሆናቸው በዛ ቆይታ ወዲያው የ6ኛ ክፍል ማለት የ6 ዓመት እድሜ የደረሳቸው ታዳጊ ልጆች ኪታ አሌፍ አንደኛ ክፍል ሀብለው ሲጀምሩ ሚሰማቸው ስሜት ምን ልበል? በተለይማ ወላጆች እነዚህ ለመጀመሪያ ጊዜ አንደኛ ክፍል ሲገቡ ደግሞ ልዩ ስሜት ያድርሳቸው እንዳላቸው እርግጠኛ ነን። እንግዲህ ጥሩ ውጤት
0: ደስ የሚል ስሜት ነው። ግን በሌላ በኩል ደግሞ ከሙያለ ህፃናት የቆዩ ልጆች ወደ መደበኛ ትምህርት ቤቶች ሲሄዱ በትምህርት ቤቶች እንግዲህ እንደምታዩ ራሱ ቲካቸውን ሻንጣቸውን ለመሸከም እንኳን የማይችሉበት ሁኔታ አለ። እድሜያቸው ትንሽ ነው። በስድስት ሰባት ሳይሞላቸው ነው ብዙዎች ወደ አንደኛ ክፍል የሚሄዱ እና በትምህርት ቤት ያላቸው የመልመድ ሁኔታ ቆይታቸው ግራ ይጋባሉ። አንዳንዶች ብዙ የሚጽፉ የማነቡ ሊሆኑ ይችላሉ እና እንደው ትኩረት ልንሰጣቸው የሚገባ ነው። ከሙያለ ህጻናት ባሻገር እነዚህ አንደኛ ክፍል የሚገቡ ልጆች ብዙ የሚቸገሩ መስሎ ነው የሚታየኝ ባለው ሁኔታ እና በዚህ አመት እንግዲህ ወደ አንደኛ ክፍል የሚያልፉ ተማሪዎች ያሉት ቁጥራቸውም 180 ሺህ የሚሆኑ ሻየው።
1: ትክክል። እንግዲህ በዚህ ላይ ታዳጊ ልጆች ወደ ትምህርት ቤት በረፍት ቆይታ በኋላ ወደ መደበኛ አዲስ የትምህርት ዘመን ሲመለሱ የሚከሰትበት መጥፎ ነገር አለ። ይህ ምንድን ነው? ወላጆችም የሚያስቡበት ታዳጊ ልጆች እድሜያቸው እስከ 8 ዓመት እንዲያው ቢያንስ ታዳጊ ልጆች ለነሱ ብቻቸውን መኪና መንገድ ማቋረጥ አይችሉም። ምን ለማለት ነው? ለዚህ ላይ ልብ ማድረግ ጥንቃቄ ማድረግና ወላጆች ታዳጊ ልጆች እጃቸውን ያዝ አድርገው መኪና መንገዱን በእግራቸው ሲያልፉ ደግሞ ጥንቃቄ ባለው ሁኔታ በአብዛኛውን ጊዜ እንደዚህ ትምህርት ቤቶች በሚከፈቱበት ጊዜ የተሽከርካሪ መኪና አደጋ ስለሚደርስ ይሄን ይደርሳል ብለው ወላጆች ማሰብ እንዳለባቸው ነው። እንግዲህ በእርግጥ ይህን ያውቃሉ።
0: ሁሉም ቤተሰብ ላይ እያንዳንዱ ለልጁ የሚጨነቅ ነው። ግን አብዛኛው ትልቁ ችግር በትምህርት ቤት አካባቢ ሲገቡ ዘይ መማር የመልመድ ሁኔታ ማበረታታት ነው እንጂ ሁሉም ይሸኛል። ወላጅ በሙሉ ይወጣ እንደሚሸኝ ነው ያው ካለን ሁኔታ ካለን ልምድ ምን ነውና መሸኘቱ ብቻ ሳይሆን ልጆች ከውስጥ ከትምህርት ቤቱም ያጋጥማቸው ነገሮች ግን በአንድ ሳምንት ውስጥ በተለይ መከታተል ጥሩ መስሎ ነው የሚታይ። አዲስ ነገር አዲስ ቦታ ነውና የሚሄዱበት ግራንድ አይጋቡ ልጆችና እነት ከነው ጥንቃቄ ማድረግ የሚያስፈልጋል። ምንም እዚያ ሀገር የመኪና መንዳት ሾፌሮች ትግስት የለንም ማለት ይቻላል። የት እንደሚያፈጥነን ባናውቅም በፍጥነት መንዳት እንደ ፋሽን ሆኗል መሰለኝና ብዙ አደጋዎችም ይከሰታሉ። በጣም ጥንቃቄ የሚያስፈልገው ነው።
1: አሁን ይሄን በዚህ ላይ ልብ ማድረግ ጥንቃቄ ማድረግ የሚብለን በዚህ ጉዳይ መወያየት ወቅታዊ ዘገባችን ሰጠኝ። በተለይ ወላጆች መደበኛ ሰራተኞች ናቸው ቀኑን አይደለ? አሁን እንግዲህ ጧት ልጆቻቸውን በመኪና በቤት መኪናቸው አሳፍረው ወላጆች ወደ ትምህርት ቤት ሲሄዱ ቶሎ አድርሰው ልጆቻቸውን ትምህርት ቤት አድርሰው ደግሞ ወደ መደበኛ ስራቸው በመለስ ይቸኩላሉ። አሁን ማታ ከቀጠሎ ከምን ማታ ልበል ቀን እንግዲህ ትምህርት መደበኛ ትምህርት የሚሰጠው ከጧቱ 8 ሰዓት እስከ 2 ሰዓት በሚሰጥ ይሰጣልና ወላጆች በስራ ገበታ ያሉት ደግሞ አሁን ትምህርት ቤቱ ተዘጋ ጋኔላዲም ተዘጋ ተሎ መድረስ አለብኝ ልጅን ወደ ቤት መመለስ አለብኝ ብለው ደግሞ ይፈጥናሉ። ሲያሽከረክሩ መኪና በሚያሽከረክሩበት ጊዜ ፍጥነት አለ። አሁን ካሰቡት ሐሳብ መቻኮል በጥንቃቄ መኪና መንዳት ሲገባ ቸኩለው እንደርሳለን በሚያሉ አንዳንድ የደረሰ ስላለ ከዚህ ላይ ጥንቃቄ
0: ያው እርግጥ ወላጆች ብቻ አይደለም በዚህ የሚፈጥኑት አጠቃላይ የእስራኤል ሾፌሮች ምናየው በመንገድ ላይ ምናየው ፍጥነት በጣም ከፍተኛ ችግር የሚያመጣ ነውና ጥንቃቄ ማድረግ ጥሩ ነው። እንግዲህ በዚህ አመት በዜናም በጋዜጦችም ተመልክተነዋል 2,611,000 ተማሪዎች ነው እንግዲህ የሙያለ ህጻናትም የአንደኛ ደረጃ ሁለተኛ ደረጃ ወደ ትምህርት ገበታ የሚገቡት 180,000 ልጆች ወደ አንደኛ ክፍል ወይም ኪታሌፍ ያልፋሉ። 143,000 ደግሞ የዩድ ቤት 12ኛ ክፍልን የመጨረሻ የሚማሩ ናቸው። 260,000 የትምህርት ባለሙያዎች መምህራን አሉ። የሙያለ ህጻናት ተንከባካቢዎች አሉ። ርዕሳነ መምህራን ሌሎችም ድጋፍ የሚሰጡ አካላት አሉ። ከዛ ውጭ ደግሞ 21,800 የሚሆኑ የሙያለ ህጻናት አሉ መንግስታዊ የሆኑ። ትምህርት ቤቶች ደግሞ 5,957 የሚሆኑ ናቸው። መልካም እድል እንላለን። በዚህ ዙሪያ
1: እንግዲህ በአጠቃላይ 2,600,000 ተማሪዎች ናቸው ወደ ትምህርት ቤት የቀረፍት ቆይታ በኋላ የሚመለሱትና እናስከታማ ጥሩ ውጤት ስኬታማ ፍሬያማ የሆነ ውጤት እንዲያስመዘግቡ የሁላችን ብሩህ ተስፋ ነውና እንኳን አደረሰን እንኳን አደረሳችሁ ብለን እንግዲህ ሰጠኛ እዚህ ላይ ያው በእውነት በዚሁ በቀኑ ፕሮግራማችን ከአንድ ሰዓት ቀኑ ላይ እስከ ሁለት ሰዓት ባለው ጊዜ በተለይ ኪታ አሌፍ የአንደኛ ደረጃ የአንደኛ ለመጀመሪያ ጊዜ ወደ ክፍል የሚገቡ ወላጆችን ልናጠይቃቸው እንፈልጋለን እና አይደለም
0: አዎ ፍቃደኛ ቢሆኑና ቢደውሉልን ጥሩ ነው።
1: ጥሩ እሺ። አሁን ወደ ቀጣዩ ወቅታዊ ዘገባችን ደግሞ ስንመለከት የእስራኤል ክነሴት ምርጫ መቃረቡ የእጩ አባላትን ዝርዝር ለምርጫ ቦርድ ለማቅረብ አንድ ሳምንት ብቻ ነው የቀረውና የፓርቲዎቹ የምረጡኝ ዘመቻ እንቅስቃሴያቸው እንዴት ይታያል?
0: አዎ እንግዲህ አንደኛው አሸናፊ ለመሆን አንደኛው ነው ማጣጣል ሁኔታ ነው የተሻለ ሰርቻለሁ ከኔ ጋር ብትሆኑ የራሳቸውን ድጋፍ ፓርቲዎች ማግኘት በጣም ብዙ ጥረት እያደረጉ ነው። እንደው ጎልተው ከወጡ ነገሮች ከአረብ ፓርቲዎች ጋር የገቡ ይሁዳውያን እስራኤላውያንም መኖራቸው ነው። ለምሳሌ ያው የተባሉት ምክትል የደነት በቃ ሚኒስትር የነበሩት ከማንሱር አባስ የራን ፓርቲ አባል ሆነዋል። ይሄ አዲስ ክስተት ነው። ሞሸካክሎን በዚህ በፖለቲካው ይገባሉ ተብሎ ነበር፣ እንደማይገቡ ነው ያስታወቁት። እንግዲህ ብዙ ሩጫ ነው ያለ። ሁሉም የግድ አሁን 7 ቀን ነው የሚቀር። በዚህ 7 ቀን ውስጥ ፓርቲዎች ማን ማን ነው የሚያወዳድሩት? በትክክል ቦታ የሚሰጡት ሊኖር ይችላል። አሁን በሊኩድ ፓርቲም ባለፉት ጊዜያት እንደገለጽ ነው የሽሬውን የተባሉ ክፍት የሆኑ ቦታዎች አሉ። እነማን ሊሰጣቸው ይችላሉ? በቀሪዎቹ እየተባለ በጉጉት የሚጠብቁ ሰዎች አሉ። አንዳንድ ፓርቲዎችም እንደ ካሆን ላባን አህዱት የተሰኙት ፓርቲዎችም ውህደት ይፈጥራሉ ተብሎ እየተገመተ ነው። ግን ችግሮችም እንዳሉ ይነገራል። እና ውህደት የሚፈጥሩ ፓርቲዎችም አባላትን አንደኛ፣ ሁለተኛ፣ ሶስተኛ እያሉ በዝርዝር የሚያስረክቡበት ጊዜ ነው። ያው እንግዲህ የምርጫ በዓሉን ምርጫ እያወራን ነው በዓሉን የምንቀበለው እና ጥሩ ነው።
1: አዎ ይህን ሆነ። እያንዳንዱ የፖለቲካ ፓርቲ እንግዲህ ጊዜ ገደብ አለበት እና ጥቅምት 27 ቀን ላይ ነው ብሔራዊ የክነሴት የፓርላማ ምርጫ ይካሄዳል። ከወዲሁ እነሱ እንግዲህ ድርጅት አላቸው። እያንዳንዱ በአንድ ላይ ነው ተቀናጅተው ነው የሚወዳደሩ ወይስ በግል ደረጃ የተቋቋሙ አዳዲስ ፓርቲዎች? እነሱ ያዋጣል አያዋጣም፣ ድምፅ የህዝቡን ድምፅ የከንቱ እንዳይሆን በሚል እየተማከሩ ናቸው።
0: የፖለቲካ ገበያ ነው አሁን። የፖለቲካው ገበያ ደምቋል። ሌላ ቦታ እንደምትሸምት የሆነ ነገር አሁን በፖለቲካው አትራፊ ለመሆን ሁሉም ጥረት እያደረገ ያለው ጥሩ ነው።
1: ጥሩ።
0: ወደ ሌላው ርዕሰ ጉዳይ ስናልፍ በሆርሙዝ የባሮች መጥ ጉዳይ የአሜሪካና ኢራን ፍጥጫ አሁንም እንደቀጠለ ነው። የመካከለኛው ምስራቅም ውጥረት እንደሞላበት ነው። እንዴት ነው?
1: አዎ፣ ሌሊቱን እንግዲህ አንድ የሳውዲ አረቢያ ነዳጅ የጫነ መርከብ ከኢራን በተኩስ ተጎድታለች። መርከቧ ግን በሰው ላይ ጉዳት እንዳልደረሰ ይነገራል። ይህን በአሜሪካ በኩል ደግሞ በዚህ የሆርሙዝ ባህር ወሽመጥ እቆጣጠራለን፣ አሜሪካ ትቆጣጠራለች እያሉ ፕሬዚዳንት በድጋሚም ተናግረዋል። ከዚህ ጎን ለጎን ደግሞ እስካሁን ይህ መተላለፊያ የዓለም ገበያ ላይ የሚቀርብ የነዳጅ ዘይት ሁኔታ እስከ ችግር እንዳለበት ነው ያለው። ከዚህ ላይ ደግሞ የኢራን የኒውክሌር ቦምብ ግንባታን በተመለከተ ትራምፕ ያሉት በምንም ታምር የዚህ የጀምላ ጨራሽ ከባድ ጦር መሳሪያ ባለቤት አትሆንም ብለው ይናገራሉ። አሁን ከዚህ እስካሁን ተኩስ አቁም ለተወሰነ ጊዜ ለ60 ቀናት ለሁለት ወራት ይባላል።
0: አበቃ እኮ
1: አበቃ። ደግሞ አሁን
0: ጦርነት
1: ድርድሩ ይህን ጦርነቱን የተኩስ ልውውጥ ተወት አድርገው ሰላማዊ በሆነ ድርድር መፍትሄ ያፈላልጉለት ይሆን ወይስ እንዴት ነው? ግን አሁን ቅድም በዜና እንደተመለከት ነው ይህ ጦርነት ነው ወይስ ሰላም የሚለው ብዙ በዚህ
0: ጦርነት ነው። ጦርነት ነው።
1: ፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት ደግሞ በጣም ተስፋ እንዳስቆረጠባቸው ነው።
0: ጦርነት ናለ። ለምን ብትል ጦርነት መሆኑን የምናረጋግጠው ምንድን ነው? በኢኮኖሚ በኩል ነው። በኢኮኖሚ በኩል አሜሪካ ጫና እያደረገች ነው። ግን የኢኮኖሚ ፍጥጫ እስከየት ይወስዳል ነው እንግዲህ። ሌሎችም በዓለም ላይ ሚና የሚጫወቱ ሀገሮች አሉ፣ እንደ ቻይና አይነቶች እና ኢራን ጋር ያላቸው ግንኙነት ከፍተኛ ነው፣ ሩሲያም ከፍተኛ ነው። እና ይሄ ኢኮኖሚው ጫና ምን ያክል በኢራን ላይ ተጽዕኖ ያሳድራል ነው። እንዲህ እንደው ትራምፕ ወደ ጦርነቱ መመለስ አይፈልጉም እንደተባለው፣ በመሳሪያ ጦርነቱን የሚመለሱ መስሎ አይታይም። በኢኮኖሚ ግን ጫና እያሳደሩ ነው። ምን ያክል ኢራንን ያንበረክካል ጊዜ የሚፈርደው ነው የሚሆን። ኢራኖች አንንበረከክም ነው፣ አንድነት ፈጥረናል እያሉ ነው ያሉ። ቀላል አይደለም ያለንበት ሁኔታ። በሆርሙዝ የባህር ወሽመጥ ጉዳይም ትራምፕ በእኛ ቁጥጥር ነው ይላሉ፣ ግን በተጨባጭ በአሜሪካ ብቻ ቁጥጥር እንዳልሆነ የሚታይ ነው። በአሜሪካ ቁጥጥር ብቻ ሆኖ ቢሆን የሆርሙዝ አካባቢ ሌላ ጦርነት ሌላ ችግርም አይከተልም ነበርና ኢራንም ቢሆን በዛ ሚናዋ አሁንም እንዳለ ነው። ስለዚህ የሚሆነውን ወደፊት እናያለን።
1: ከዚሁ ጋር በተያያዘ የኢኮኖሚን በተመለከተ ጦርነት ከተባለ የኢኮኖሚ ክስረት የሚያስከትል ነውና አሁን በኢራን ያለው የኢኮኖሚ ውድቀት እየተባባሰ ሂዷል ተብሏል። የኢራን ገዢ ባለስልጣናት ደግሞ በሀገሪቱ በኢራን የመድኃኒት የምግብ ወዘተርፍ ለመሳሰሉ በጣም አስፈላጊ መሰረታዊ አስፈላጊ ነገሮች ዋጋቸው በጣም ተወዷል። ይህን ነገር ተከትሎ ሰፊው የኢራን ህዝብ ዝም ብሎ አይቀመጥም እና የመንግስትን ላይ ያለው ተቃውሞ ይባባሳል የሚል ስጋት እንዳለ ነው። እንግዲህ
0: እናየዋለን። በሰሜን ኮሪያ ላይም በኢኮኖሚ በተለያዩ ጫናዎችም በሰሜን ኮሪያ ላይ ምንም ያመጣው ነገር የለም። ሌሎች ሀገራት ደግሞ ኢኮኖሚውን ማዕቀብ የሚጥሱበት ሁኔታ ነው ያለ።
1: በጣም ግሩም እንግዲህ ምን ግሩም ልበለው፣ ጦርነት ጎጂ ነው ለማንም ይሁን ማን። እንግዲህ በዚህ እንዳለ በቀጣይነት ያው እንከታተለዋለን። በዚህ በምኖርበት መካከለኛው ምስራቅ ከጦርነት ፋንታ ሰላም ቢሰፍን ነበረ፣ ምድረገነት ትሆን ነበረ አካባቢያችን። የታሪክ ያለበት አካባቢ
0: ምኞት ነው የሻየው። አሁን ብንመኝ ምንም ዋጋ የለውም። በተጨባጭ ሁኔታ ጦርነት ነው ያለ። ጦርነቱ እንዴት ነው መቋቋም ነው እንጂ በዓለም ላይ ሰላም ሰፍኖም አንድም ቀን አይተን አናውቅም። ስለዚህ የጦርነት ቀጠና ነው፣ ያንን እንዴት እንወጣለን ነው። ሌላው እርሰ ጉዳያችን በኔፓልና ቻይና መካከል እንግዲህ ባለፈው ሳምንት ያው የተፈጥሮ አደጋ ደርሷል፣ የጎርፍ መጥለቅለቅም

0: ደርሷል። ይሄ ጎርፍ መጥለቅለቅ የደረሰበት ብዙ ምክንያት ነው ይላሉ። የዚህ የበረዶ ግግር ማሙቶ ነው ይላሉ። ድልድዮች ተደርምሰው ነው ይላሉ። ብዙ ይህን ባለሙያዎች እያጠኑት ነው። ግን የተጎዱ ሰዎችን ለመርዳት የሚደረገው ጥረት እንደቀጠለ ነው።
1: አዎ፣ በዚህ የተፈጥሮ አደጋ በጎርፍ መጥለቅለቅ የሞቱት ሰዎች ከ900 በላይ እንደደረሱ ነው የሚነገረው። ከእነዚህ መካከል ደግሞ የውጭ ዜጎች እስራኤላውያን፣ ከአራት ያላነሱ እስራኤላውያን ጠፍተዋል። ለዚህ ፍለጋን በተመለከተ የእስራኤሉ የውጭ ጉዳይ ሚኒስተር በዚህ እነዚህን ዜጎች የእስራኤል ዜጎችም ለማግኘት ፍለጋ ላይ ከፍተኛ ትብብር እያደረገ መሆኑን ነው የገለጸው። አሁን ከሳምንት ሊሆን ነው የዚህ ጎርፍ መጥለቅለቅ ኔፓልን ያጠቃ። የጠፉ ሰዎች ዕጣ ፈንታ ከነስ ጠፍተዋል። ቢያንስ ከ4000 የተቃረበ ህዝብ እንደጠፋ ነው የሚነገር ነው።
0: በጣም እንግዲህ አሁን ይሄ ፍርስራሽ ቢሆን ኑሮ በፍርስራሹ ይገኛሉ ትላለን። ግን በጎርፍ መጥለቅለቁ በተለይ ጠርግ የወሰዳቸው ቦታዎች በጣም የአፈርናዳ በጣም ኃይለኛ ጎርፍ ቤቶችን ሁሉ አፈራረሰ ነው። እና እንደው በህይወት የሚገኙ ታምር ነው የሚሆን ብዙዎች። ግን ለማንኛውም በአጠቃላይ ዓለም አቀፍ አካላትም በትብብር እያደረጉ ነው የተጎዱትን በመርዳቱ ዙሪያ። እንደዚህ አይነት ነገር ፈጣሪ ይጠብቅ ነው የምንል። እናመሰግናለን ሻይን
1: ሰጠ። አመሰግናለሁ። ወደ ቀጣዩ
0: ሙዚቃ

0: ሻያው ግዴህ ካድማጮች ጋር ውይይት እናካሄድበት ጊዜ ነው። አቶ ማሃባ አንዷለም በስልክ መስመራችን ይገኛል። ወደሱ እናለፍ። እስኪ ጤና ይስጥልን አቶ ማሃባ፣ እንደምን አደርክ?
1: ጤና ይስጥልኝ፣ እንደምን አደራችሁ? እንዲያው ሰጠ ዘመነ ሻያው ደጉ፣ ሌሎችም የሬዲዮ ሰራተኛ አድማጮች በሙሉ
0: ደህና ነን፣ እናመሰግናለን። እንግዲህ ትምህርቱም ተጀምሯል፣ ፖለቲካውም እየተጧጧፈ ነው። እንዴት ታየው?
1: በቅድሚያ ለትምህርቱ እንደ እውነት ያው እየተናገራችሁ ነው። ከ2,600,000 በላይ ተማሪ ይጀምራል ዛሬ። መልካም አዲስ ዓመት፣ መልካም የመጀመሪያ ቀን ያድርግላቸው ለተማሪዎች፣ ለወላጁም። ለእውነት እንዲያው በትምህርት ያደገ ህብረተሰብ ነው ሀገር መምራት የሚችለው፣ ሰው ጋር መኖር የሚችለው እና መልካም ዘመን ያደርግልን። በቅድሚያ ለተማሪዎች እንዲሁም ሰላሙን። ሁለተኛ እንደዚህ አይነት ሌላ ጋጋታ የጦርነት የሙጋን ነገር አያምጣብን እላለሁ።
2: አዎ የሁሉም በጎ በጎን ሰላም፣ ልጆች ተምረው በሰላም ወደ የቤታቸው እንዲመለሱ የሁሉም ወላጅ ፍላጎት ነውና፣ አቶ ማሃባው እንዴት ይህን በአዲስ የትምህርት ዘመን እንዴት ታየዋለህ? በበኩልህ መቼም እንደ ወላጅ ምን ትመክራለህ?
1: ልክ ነህ። አዎ እንደ ወላጅ እንደውም መረ የልጅ ልጅም አለኝ ወላጅ ብቻ ትልቅ ሰው ነኝ።
2: እኛም አለን።
1: እና ምን አለ መሰለህ፣ በቅድሚያ አሁን ሰላም ሰልፍ ሳይደረግ ብዙ ነገሮች ሳይደረጉ ትምህርት በመጀመሩ መልካም ነገር ነው። ይሄ በቅድሚያ እና ለተማሪ እናት አባት እንግዲህ እንደምታውቀው በገጠሪቱ ኢትዮጵያ የኖርን ሰዎች ስንት ሩቅ ሀገር የሰደዱ ልጆቻቸውን የሚበላም ቋጥረው ብዙ ነገር እያደረጉ እያስተማሩ የኖሩ አባቶች እናቶች ዛሬ መታችሁ የምታየው በስራ ላይ ያላችሁ እዚህ ሀገር ግን መቶ መኪና ነው የሚወስደው። ነገር ግን ስናገሩ ነበር ቅድም አንድ ተማሪ ወደ ትምህርት ቤት ሲሄድ ብዙ ነገር ያስፈልገዋል። የእናት አባት እገዛ የሚያስፈልገው ነገር አለ። ማለትም እንዴት ሳለ ኪታ እንደሚገባ እንዴት እንደሚማር አስተማሪዋ ማናት አስተማሪው ማን ነው የሚለውን ሁሉ ቀረብ ብለን ማየትና መጎብኘት መመልከት ያስፈልገናል። ዝም ብሎ ትምህርት ግባ ብለን የምንተው ከሆነን ውጤቱ ምንም ያው ብዙ የሚታይ ነገር አይኖረውም እና ስለዚህ ሁላችንም አባትነታችን መውጣት አለብን።
0: ጥሩ ነው። እንግዲህ ከትምህርቱ ክፍል እንውጣና እስኪ ወደ ፖለቲካው ክፍል ደግሞ እንለፍ። ምርጫው እየቀረበ ነው።
1: በተለይ ፖለቲካው እኛ ብዙ ይቀረናል። ለፖለቲካ ብዙ ብታየው ነገር አሁን ምንድን ነው ኢትዮጵያ ቢያንስ ወይም 20 በላይ አሉን አሁን የሚገቡ ቢወዳደሩ የሚባሉ ቦታቸው ዋናው መግባቱ ምግባሉ ማለቱ ብቻ አይደለም። የቦታው ጉዳይ ሩቅ ነው። አንደኛ ሁለተኛ እንዲሁም ማያውቁም ብዙቸው ሆነ ምቀረም ግን ትግሉ እንደዚህ መሳተፉ አስፈላጊ ነው። ነገር ግን ምናልባት ስለ አንዳንዴ ስትመለከት አንዱ ክፍል ፖለቲከኛ ብቻ ሜም ሸላ መስሎ ቢኖር የሚመስላቸው ብዙ ወገኖች ያክናሉ። ፖለቲካ እንደ ጨዋታው ነው፣ ቁማር ጨዋታ ይሸወዳል፣ አንዱ ሊወስደው ይችላል። እና ይሄን ቻንስ መጠቀም ካልቻሉ ወደ አንድ ግን ተጠግተው ሶስት እና አራቱ ነው ተራ ስጠኝ እያሉ የሚጠብቁ ከሆነ ተራ ጠባቂ ነው እንደምንቀረው። እና በየሁሉ ቦታ መሳተፋቸው አስፈላጊ ነው። ነገር ግን እንደው ንገራኔ ለፖለቲካ ብሎ ብቻ በቂ አይደለም። ቦታ ሲኖር ነው መግባት ያለበት። አሊያ ባትቀርብ ነው የሚሻለው። ዝም ብሎ የሰው አባይና የሰው አገዙንነት ጊዜ እንኖራለን። እንደገናም አንዳንድ የስታቸው መሸመጋገል ሁሉ አለ። እዚህ ጋር ቦታ እንዲሰጠኝ የሚባል ነገር አለ። ፖለቲካ የሚሮ ነገር የለም። አንተ ችሎታህና ቅድሙን እዚያ ጋር ስትገባ እስኬም ሙሉክ ነው። በውድድር የምትወዳደረው ነገር አሸንፈ ማለፍ አሊያ ካልሆነ በዚህኛው ቦታ ለምን የምትገባው እንድትሰራ አያደርግም። እንደ ምሳሌ ዛሬ ቀደም ያየነው ምሳሌ አለ። ብዙ እህቶቻችንና ወንድሞቻችን ቦታ እየሰጡ ወስደው ያስቀምጧቸዋል። ግን እንዳይሰሩ እንዳይናገሩ ገደብ አለባቸው። ወስደው ያስቀምጧቸው ሰዎች ተጽዕኖ ስለሚፈጥሩባቸው እንደገናም እነሱ ለእኛ መልስ ምን ያደርጋሉ መሰለህ? እኔን እኮ ህዝቡ አልመረጠኝ፣ ኢትዮጵያ አልመረጠኝ፣ እኔ እኮ እንደዚህ ነው እያሉ በዛ ሽፋን ቁጭ ነው ሳምብል ጊዜያቸውን አሳልፈው ቤታቸውን ይሄዳሉ። እንዲህ አይነት አይደለም ፖለቲካ። አንተ ማድረግ መድረስ ያለብህ እንደ ምሳሌ እኔ አሁን ሩቅ እንዲሆን ጋቢ ምንም 43ኛ ቦታ ቢሆን ባለው ቻንስ ተወዳድሮ ነው ወደዛ ውስጥ በቁጥሩ መግባት የቻለው። ሌላውም ሰው ቢሆን እንደዚህ አይነት ሩቅ ነው ይገባል አይገባም ያለ ጉዳይ ነው። ነገር ግን እንዲህ አይነት መለመድ አለበት። እንዲህ አይነት ነገሮች አንተ በውድድር ማሸን
2: አቶ ሀባው ፖለቲካ ጨዋታ እናውቅም ባልከው እኔ አልስማማም። ከይቅርታ ጋር አሁን ነበሩ ማህበረሰባችን በእስራኤል ፖለቲካ ጨዋታ ገብተው የክነሴት የፓርላማ አባል ለመሆን ስለበቁ በጀምላ አናውቅም የሚለው አልተስማማብኝም። እስካሁን በደንብ ጨዋታውን የፖለቲካ እንቅስቃሴ ያው የዲሞክራሲ ስርዓተ መንግስት ሁሉን የማሳተፍ የተለያዩን ማህበረሰብ የተለያዩ ተወካዮችን መመደብ ይለዋል ስርዓቱ።
1: ሻየው እኔ እያልሁ ያለ ከሞላ ጎደል ከአስር አንድ እንደዚህ አይነት ያሉ እንዳሉን ሆኖ ሁላችን ለማስፈልጌ ነው። ሁላችን ስለምንድን ነው አሁን ለምሳሌ ቦታ ሳይኖር እዛ ቀርበህ ፖለቲካ ውድድር አለው የሚሉትን እንጂ እንዲህ አይነት ሰዎች እኮ አሉን። ገብተው ያገለገሉ መልካም ውጤት ያደረጉ ወንድሞቻችን እህቶቻችን እንዳሉ ካውቃለሁ። ነገር ግን በጠቅላላ ስትመለከተው ለምሳሌ ከአንድ ምትላጋ አራት እና አምስት ሆኖ ያነ በውድድሩ ከወደቅ እንደገና መልሰ እዛ ውስጥ ያስገባኛል ማለት ጨዋታውን

0: ነት ማድረግ ወደዛ ስንሄድ ለናስፈጽማቸው የሚገቡ አጀንዳዎችን ይሄን ይሄን አደርጋለሁ ብለን ከሄድና ያን ማስፈጸም ከቻለ ይሄም ጥሩ ነው።
1: አሁን እኮ አሁን ጀመረ መደረግ ያለበት ስትገባ እዛ ፖለቲካ እኔ አጀንዳ አለኝ አጀንዳ ዘምት ቀርብ ከሆነ ነው እንደውም ብለኔ ክሪስታል ባል ብለን ትቀርብ ከሆነ አጀንዳም የለም ከዛ ከገባ በኋላ እንደዚያ ቢሉ የሚያስፈጸም ቁጭ ነው ተላላቂ ነው እና እንዴ እንደው መደረግ ያለበት ያንተ የራስን አጀንዳ እኔ በዚህ በዚህ ሐሳብ አለ ወገን የታን ሀገሪቱ ለኢትዮጵያ ለፍራይት እና ይሄ የሚስተካከል ከሆነ እገባለሁ ተው ያመጣችሁ ያመጣው ተብለ አንተም ክብር አለ እንዴው ግን አሁን ይያልሁ ያለሁት ዝም ብሎ ተጠጋህና ገባ ግን ምንም አጀንዳ የለም አራት አመት ቆይተ ተጥቶታ አንድም ይጣቀረው የለም የነሱ ማስፈጸም ብቻ እንዴ እንደው ነው መጠቀቅ ያለበት ሌላው ብዙዎች አሁን በየቦታው ያለው አንድ እንኳን ቢንስ አንዳንድ የሚላል መሰለ ለምን ቦታ እንበተናለን አሁን ትናንትና አጋዲ ለራሴ ነው ብሏል መርፈዱ ነው እንጂ የሱም ሐሳብ መልካም ነው ግን ራስ ብሏል ወንድሞቻችን እህቶቻችን በየቦታው ወደው ከገቡ በኋላ እሷው ኑ ሲላቸው አይመጡም ሂደው እዛ ጋር ስኪም አድርገዋል ውል አድርገዋል እና ለወደፊቱ አራት አመት ቅርብ ናት እኔ ገዚች በአስረኛው ራ ሰባት ቀን በኋላ አዲስ ቀን እንደጀመራለብ እና እንደዚህ አይነት ሆኖ መደረግ አለበት ሚለው ነው።
0: ጥሩ እናመሰግናለን ሐሳቡ ግልጽ ነው እንግዲህ ደግሞ እናያለን ከመርጫው በኋላ ውጤቱን እናመሰግናለን መልካም ቀን።
1: እሺ እናመሰግናለን መልካም ቀን።
2: እንግዲህ ባለን ጊዜ ወደ ቀጣዩ ካቶ ስጦታው ፈረደ ጋር እናደርጉ ቃለ ምልልስ መቼም ከመላሳችን የሚወጣ ጎጂ ሆነ መጥፎ ቃልን እንዴት እንገድበው ሰውን የሚያስከፋ አላስፈላጊ ሆነ ስድብን የመሳሰለ የሰውን ክብር የሚነካካ እንዴት እንቋቋም የሚል ሐሳቡን ሰነዘረና አቶ ስጦታው ተናስተል እንደምን አለ
3: አብራይትልኝ እዛብር መስከን እንዲው ማድማጮች እኔ ወዲያና ነኝ በእስራኤል
2: በጎ እንግዲህ ያዲስ የትምህርት ዘመን ሆነና
3: አዎ ያው እንግዲህ ሁላችሁ ብላችሁታል ተረባ ለመልኮ ግን ያው ደስ የሚል ነው ዘንድሮ ያለ ሰላማዊ ሰልፍ ያለ ሽብታ የትምህርት ገበታ መከፈቱ በጣም ደስ ይላል ወላጆች መልካም እመኛለሁ
2: አሁን ወጣቱ ትውልድ ወደ የትምህርት ቤት ሄዶ ጥሩ ጥሩ ነገር በጎ በጎውን ሰላማዊ የሆነ ንግግሩን በሰው ላይ የሚያስቀይም መጥፎ ነገር ከመማር በስተቀር ጥሩ ነገር በጎ ነገር ለማህበረሰቡ ለጓደኞቹ የሚመች ንግግር እስኪ ስለዚህ ሁኔታ
3: በቅድሚያ እኔ ዛሬ ደወልኩት ያው አንተ የተናገርከው መዚህ ጋር የተያዘ ነው ስነ መግባር ነው ስነ መግባር እኛ በህይወት በምንኖር ጊዜ የተለያዩ ጉዳቶች የተለያዩ ምክንያት ሰው መቼም ሁልጊዜ እንደተመቸው አይኖርም አንዱ አፍታም አንዱ ደሃ አንዱ ደሞ ልጅ ያጣ ብዙ ነገር አለ በህይወታችን ላይ እና አንዳንዴ አኪም ቤት መደኮ ስትጠይቅ እግዚአብሔር ይማርህ ብለህ ኮንፈረንስ አትመጥ አትናንተህ መመለስ ቢያሳዝን እንኳን በሆድህ የሚያሳዝን ቃላት መቆጠብ ሄ የታመመን ሰው በመጠየቅ ጊዜ ሆነ ሞራ ሰጠ ባይድንም እኮ ለቤተሰቡ ያ ሰው ታም ለምሳሌ ታሞ በመተፈሻም ተይዞ ሊሆን ከዛ አካባቢ ቤተሰቦች ልጆች አሉ ለነሱ እኮ ሞራቸው እንዳይነካ ያው መልካም ቃላት ተናግረህ መመለስ አንዱ ሲሆን ሁለተኛው ደግሞ በተለይ አንዳንድ ቤተሰብ ቅድም እንዳልኩት አንዱ አፍታም አንዱ ዳ እንደሚሆነው አንዳንድ ቤተሰቦች ትዳር ሳይመሰርቱ ይቀራሉ በተለያየ ምክንያት ትዳር መስርተውም ልጅ ሳይወልዱ የሚቀሩም አሉ እንዲሁም ደግሞ ጠቅላላ አንድም ወልዶ ደግሞ በተለያየ ምክንያት ሲቀር በማህበራዊ ጉዳይ ሲመጣ በተለይ እንዳለመታደልም ሆኖ ልጅ የሌላቸውን ሰዎች ውስጥ ነገሩ ግን አዘነ ነው ግን የምንወረው ወረው ቃላት እኒያን ሰዎች ያርቃቸዋል አንተ ልጅ የሌለህ ዘር አልባ ቀረህ እኮ አንተ ምን ፍሬ አለህ ሲሉት እነዛ ሰዎች አሁን ጀራቆ እየሄዱ ነው
2: ስነልቦና ይጎዳል ጎጅ ነው እውነትክ ነው
0: በጣም አዎ ይጎዳል ልክ ነው እንግዲህ ሻያውም ቅድም ካለው አንተም አሁን ካልከው አንድ ነገር ስንጠቀምበት ቃሉን መምረጥና የት ቦታ ነው መቼ ነው ጊዜም ያስፈልጋል አንድ ነገሮችን ለመናገርና እንዳልከው እንደው መካን ስለሆንክ ምንም ነገር እንደሌለ አድርጎ መቁጠርም ትክክል አይደለም
3: በጣም እና ሰዎች ዛሬ

0: ከማህበራዊ ጉዳይ ርቀዋል። የተማሩ ናቸው በትምህርት ምክንያት ይሆናል። የተመቸው የሰው ልጅ ምክንያት ይኖረዋል እንጂ ቤተሰብ ሊጣላ ሰው ያለ ብያ አላምንም። ነገር ግን አንዳንዴ ይሆት ብዙ እኛ ሰዎች እኮ ብዙ የሚረዱ የተማሩ እንዲያውም ምሳሌ ይሆን ዘንድ ነው። እውነት ነገር ነው። የዛሬ በሁለት በ96 ዓመተ ምህረት ትልቅ ፈረንጅ ናት ቢኒን አራን የምትባል የተላቪ ኖሪ ባሏ በእንግሊዝ ይሳሉ አስሮባት ሁለት ልጆች ወልዳ እኛ ልጆችም ደግሞ እንዳጋጣሚ ትዳር አላዙም እና አንዲት የኛ ሲሆነሽ እንዴት አንቺ 75 ድሜሽ ነው ልጆችሽ ልጅ አልወለዱ ያንቺ ዘር እኮ ሊጠፋ ነው አለቻት። የኛ ሰው ናት ምንድን ነው ያለች የኔ እናንተን መርዳቴ የእናንተ ለእኛ በጣም የረዳሽ ነት የደም የተደፋ ጊዜ አበራ ሰላማዊ ሰልፍ ይዋለች ሽማግሌ ሰጥ እናንተ እኮ ልጆች ናቸው ብላ የተማረ ስለሆነች መልስ ሰጠሻቸው። ሌሎች የኔ ቢጤ ግን መልስ ለሚያጡ ከህዝቡ ይርቃሉ። እነዚህን ሰዎች ባናርቅ የኛ ያፍርዳታ እኮ ምንም አይረዳም እኮ እነሱ ማራቅ ካልሆነ አይረዳም። በሆድህም ብታዝን ማህበራዊ ጉዳይ ሲመጡ ሊረዱ ሲመጡ ይህ እኮ ልጅ የለውም ይህ እኮ ዝም ብሎ እኮ ዘር የለውም የእሱ ገንዘብ እኮ ንብረት የለውም
1: ማን ሊበላው ነው።
0: እንዲያውም ደግሞ የወንድም ልጆች ካሉ ልጆች ናቸው ያን ሰው ያችን ማቅረብ ያለባትን ጉዳት ይሌኗን የሚረብሻትን ከመጨመሩ በፊት ነይ የኔ ልጆችም እኮ በውስጥ ስታቀርባት አንዲት ሰው ማቃት አሜሪካ ነው የምኖረው በዚህ ምክንያት የእኛ ናት አሜሪካ ነው የምኖረው ከዚህ እዚህ መጣ ወዲያው ሞሯ ተነክቶ አሁን የእሷ ጓደኞች በሙሉ በእሷ ህይወት ዓለም ያሉ እንደዚህ በተለያየ ምክንያት እንትን ቤተሰብ ያልፈጠሩ በአንድ ላይ ሆነው አገርን ይጎበኛሉ። ወደው ሳይሆን የኑሮ ጉዳይ በድል እንውሰደው እና ሀኛው ከተራ ሰዎች ከህብረተሰቡ አዘነ ብለን የምናወጣው ቃላት በጣም ከባድ ነው። አንዳንድም ደግሞ ወልደው አንድ ወልዶ ይቀራል። አንድ ልጅና እኮ እንደኔ ነው እሱ ቢሞት እኮ የለሽም ይሁሉ ሚልም አለው ለምን አንድ አርገሽው ቀረሽ ለምን አንድ በጣም ነው ይገርመኛል። እኔ
2: ይጎዳል እዚህ ነው እንሰብበት በእውነት እኔ እንደነሷ የሚላስ ብለን ብናስበው በውስጡ ያ ሰው ይህን ነገር ከኛ ምላስ የሚወጣ ጎጂ ምን ያህል ይጎዳል ከመናገራችን በፊት ማሰባለ
0: ይጎዳ መሆኑ እኮ አይረዱም። ያ እነሱ የሚመለከቱ በራሳቸው ያለውን ጉዳይ ነው እንጂ ለዛ ሰውዬ ወይ ለዛ ሰተው ይጎዳል ብለው አይገነ ያዘነ መስሏቸው ነው። እዚህ ላይ እንግዲህ እንደ ወቀሰታ ሳይሆን የሚገልጡበት ቃላት ያዘነ መስሏል። በአንጣሩ ግን ያንን ሰው ያክተተው ማህበራዊ ኑሮ እያራቅናቸው ናቸው።
1: በቀልድም ደረጃ ራሱ በቀልድም ደረጃ የሚነገሩ ነገሮች አሉ። ሞራልን የሚነኩ ሰዎችን የሚያስቀይሙ ነገሮች ቀልድም ራሱ አሁን ለምሳሌ ባለ የሰውነት አካል ላይ አላግባብ የሆነ ነገር ሰዎች አኩርፈው ራሱ ማይገኙበት ሁኔታ አለ። ብዙ ጸብም የተፈጠረበት ነገር አለ እንዴ። ሰው ያንን አካሉን እንድታነሳበት ካልፈለገስ አጭር መሆኑን አትንገርብኝ ካለ ለምንድን ነው የግድ ያን ያነሳህ ከሰው ፊት ማዋረድ የሚያስፈልግና በጣም ጥንቃቄ ማድረግ አለብን።
0: ይሄን ነው ያልኩት ያለው እኮ አሁን ለምሳሌ በዘመኑ አንዳንዴ እንጃ እንጂ ተላጀ ምክንያት ከመኖርም ይሁን ብዙ ልጆች በአካል ጉዳት ይወለዳሉ። ሲወለዱ እናትም ሆነ አባት ወደ ትምህርት ገበታ ያሽኮለኩ አልፈው ያቆማቸዋል። ምን ወብሽ ነው ምን አግኝቶት ነው አስፈለገ አይደለም ያቺ ሰጥቆ እኮ በውስጧ እያሳዘናት ነው። አልፎ መሄድ ምን አለ እነሱ ስለጠጀቁ ስላናገሯት ሳይኮሎጂ መሆን አይደለም እንሰበበት ነው። በእኔ አባባል
1: በጣም ጥሩ ሀሳብ ነው።
2: ምንም ብቻ አንተ በትውልድ አልክ እንጂ ስጦታው መቼም በሰው ልጅ በህይወቱ ይታመማል፣ ሆስፒታል ህክምና እርዳታ ይወስዳል። የሚድነው ይድናል፣ ማይድነው ወደማይቀረው አለም ያልፋል። በሰው ልጅ የነበረ እጣ ፈንታ ስለሆነ አሁን የታመመ ሰው ካለ ሂድዊ በሽተኛም እያሉ ደግሞ የሚያሸማቁ ሰዎች አሉ። እነሱ መሞታቸው አይቀርም ለመጨረሻ አይደለም።
1: ማይታመም የለም
0: በትክክል ነው ገለጽከው ይሻያው። እንዲያውም አንዳንዴ እንደዚህ በተለያየ ምክንያት የአካል ጉዳት ፈጥሮባቸው ትዳር ሊመሰርቱ ሲጠይቁ አለምና ናቅሎ እኛ በእኛ ተጋብተን ዘር እንተካሉ ሲሉ አንቺ ስንዊ ልታገቢው ሳይረውያቸው በዚህ ቦታ ግን እነዛ ሰዎች ዘተተኩ ያልፋሉ። ከሰው ባለው ሁኔታ ምን ሊያደርግልሽ ወዳው እኮ ቢሆን ምን ሊያደርግልሽ ከሱቶች ይቅርብሽ ይሄ ሁሉ አለ።
1: መታረም አለበት። ጥሩ ሐሳብ ነው አቶ ስጦታው።
0: አመሰግናለሁ።
1: እናመሰግናለን።
0: እዘርስቴሊ መልካም ቀን ለሁላችን። አመሰግናለሁ።
1: ሻየው ሁዲህ የጧቱ ፕሮግራማችን እየተጠናቀቀ ነው። በፕሮግራማችን ለተሳተፉ ለቴክኒክ ባለሙያችን ዮኒ ካክታ እናመሰግናለን። እንተም
2: መልካም አዲስ የትምህርት ዘመን ለመላ ሀገራችን ልጆች።
1: አንድ ሰዓት ላይ እንደገና እንገናኛለን።
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዩርጤት በኤሉል ታብሽን ፔባ እንደ አውሮፓ ዘመን አቆጣጠር መስከረም 1 ቀን 2006 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ማክሰኞ ነሐሴ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮናታን ካኺታ ሲሆን የስቴዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የትምህርት ፕሮግራም፣ እዛው ሲቀጥል ደግሞ ከወላጆች ጋር ነው። ዛሬ መስከረም አንድ ቀን አዲስ የትምህርት ዘመን ጀመረ። ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ በግምት 2,600,000 ተማሪዎች ዛሬ ጠዋት ከመዋለ ሕፃናት ጋር ኤላዲም ጨምሮ ወደ መደበኛ ትምህርታቸው ተመለሱ። የእስራኤል መከላከያ ሰራዊት ማለዳ ላይ ባዛ ከተማ ከባድ ልዩ የሆነ ጥቃት መፈጸሙን አረጋገጠ። በፋርስ ባህረ ሰላጤ ውጥረቱ ነግሷል። የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ የነዳጅ የጫነች መርከብ በሆርሙዝ ባህረ ሰላጤ አካባቢ በቁጥጥር ስር መዋሏን ገለጸች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትናንት ማታም አሜሪካ የሆርሙዝ ባህር ወሽመጥ እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናገሩ። የቻይና ፕሬዚዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በግምት ወደ ሁለት ሚሊዮን 600,000 የሚሆኑ ተማሪዎች ዛሬ ጠዋት መዋለ ሕፃናትን ጨምሮ ወደ አዲሱ የትምህርት ዘመን በሰላም ተመለሱ። በብዙ ሺህ ተማሪዎችም በመላ ሀገሪቱ ወደ ትምህርት ቤታቸው የቀይ ባሎን ፉፊኛ ይዘው በመምጣት ጽፋት የታዳጊዋ ሃይማኖት ካሳው መጥፋት 919 ቀናትን መሙላቱን አሳስበዋል። ዘጋቢያችን ያይል እንደዘገበችው የወላጆችና የንቁ ተሳታፊዎቹ የተቃውሞ ሰልፎች በትምህርት ቤቶችም ውጭ በመቆም በጉዳዩ ላይ የሚደረገውን ምርመራ ፍጥነት እንዲጨምር የሚጠይቁ መፈክሮችን አሰምተዋል። በዚህ እንዳለ ዛሬ ጠዋት የእስራኤል ተማሪዎች ያለ ምንም እንቅፋት በሰላም ወደ መደበኛ ትምህርት ተመልሰዋል። ከእነሱ መካከል ወደ 180 ሺህ የሚጠጉ አንደኛ ደረጃ በመጀመሪያ አንደኛ ክፍል ኪታ አሌፍ ገብተዋል። ከ140 ሺህ በላይ የሚሆኑ 12ኛ ክፍል መልቀቂያ ትምህርታቸውን ጀምረዋል። በዚህ ዓመት ለመጀመሪያ ጊዜ የመካከለኛ ደረጃ ተማሪዎች እረፍት ጊዜም ቢሆንም በትምህርት ቤት ግቢ ውስጥም ተንቀሳቃሽ ስልኮችን ሞባይል እንዳይጠቀሙ ይከለከላሉ። የእስራኤል መከላከያ ሰራዊት ዛሬ ማለዳ ላይ ባዛ ከተማ ከባድ ጥቃት መፈጸሙን አረጋገጠም። የመከላከያ ሰራዊት ባዛ ስለተካሄደው ልዩ የአየር ድብደባ ሲናገር በደህንነት ኃይሎች በወታደሮቻችን ላይ የተደቀኑ ስጋቶችን ለማስወገድ ሲባል በርካታ ኢላማዎች ላይ የአሸባሪዎችን ቦታዎችን አካባቢ ደብድቧል። በዚህ ጥቃት ላይ በእስራኤል ወታደሮች ላይ ጉዳት አልደረሰም።
የፍልስጤም ዘጋቢ ከአዛ የደረሰን ዜና እንደሚያመለክተው በአዛ ከተማ ምዕራባዊ ክፍል በአሜሪካን ሆስፒታል አቅራቢያም የኃይል እርስ በርስ ተኩስም ልውውጥም ተካሂዷል። የፍልስጤም ምንጮች እንደገለጹት ከሆነ የእስራኤል መከላከያ ሰራዊት ልዩ ኃይል ወደ አዛ ከተማ ምዕራባዊ አቅጣጫ በሚገኘው የአሜሪካን ሆስፒታል አቅራቢያ ሰርጎ መግባቱን ተከትሎ ከፍተኛ የተኩስ ልውውጥ ተከስቷል። የአየር ድብደባ ደግሞ የተፈጸመ በእስራኤል ለምትደግፈው ሚሊሻ እንቅስቃሴ ድጋፍና እርዳታ በመስጠት ሂደት ሳይሆን እንዳልቀረም ቃል አቀባያችን ሽሞን ሚጃን ዘግቧል። ይህ በእንዲህ እንዳለ በሰማሪያ ቀበሌ በሚገኝ የገጠር መንደር ይሁዳያን ሁከት ፈጣሪዎች መስጊድ ያቃጠሉ ሲሆን በግድግዳ ላይ በወታደራዊ ተንተና ሮይ ሻሮን ላይ የተቃጣ ዛቻን ጨምሮ ልዩ ልዩ መጥፎ ጽሑፎች ለጥፈዋል። ስምንት የሚሆኑ ይሁዳያን ደግሞ በይሁዳ ቀበሌ በሄብሮን ተራራማ አካባቢዎች ደግሞ በተፈጸመ እሳት የማቃጠልና ከባድ የጥቃት ድርጊቶች በመሳተፍ ተጠርጥረዋል። ፖለቲካ ዘጋቢያችን ያራ ሻፒራ እንደዘገበችው በቃለ መጠየቅ ወቅት ሚኒስተር ቤን ግቤር ባወጣው መግለጫ በሊኩድ የክነሴት አባል ወይዘሮ ታሊ ጉትሌቭ ከናታንያው ጋር ከተስማሙ በኦጽማ ዩዲት ፓርቲ በተረጋገጠ ጥሩ ቦታ እንደሚመድቧቸው ደስተኛ እንደሚሆኑ ገልጸዋል። ወይዘሮ ታሊ ጉትሌቭ በስርጭቱ ወቅት ለቀረበላት ጥያቄ ሲመልሱ አላውቅም፣ ማጣራት አለብኝ፣ በባዶ አየር ላይ አልናገርም፣ ከኦጽማ ይሁዲት ፓርቲ ግልጽና ጥሩ ጥያቄ ቢቀርብልኝ ደስ ይለኛል፣ ይህን ሁኔታ ደግሞ በጥልቅ አስብበታለሁ ብላለች። የደህንነት ሚኒስተር ቤን ግቤር ንግግር ያደረገው በ14ኛው ቴሌቪዥን ጣቢያ ላይ ነው። የፕሪኖክ የህፃናት ምግብ መመረዝ ጉዳይ በተጠረጠረ ግለሰብ ላይ የእስራት ጊዜ ተራዘመ። በደቡብ እስራኤል ነዋሪ ተጠርጣሪው በፕሪኖክ የህፃናት የፍራፍሬ ምግቦች ውስጥ ማደንዘዣ መድኃኒቶችን በመቀላቀል ወንጀል ተጠርጣሪ የነበረ ሲሆን ዛሬ በዋለው ችሎት የእስር ጊዜ ለተጨማሪ 6 ቀናት እንዲራዘም የኢየሩሳሌም ወረዳ ፍርድ ቤት ወስኗል። በችሎቱ ወቅትም ዳኛም የተጠረጠረው አደገኝነትና ስጋት ግልጽና ጥራጣሪ የሌለው ነው ሲሉም ገልጸዋል። የምርመራ ክፍል በኢየሩሳሌም የሚገኝ ፖሊስ የጉዳዩን ወንጀል መከላከል ክፍል ተወካይ በችሎቱ ላይ ተጠርጣሪው በመመረዝ ድርጊት ውስጥም ሆን ብሎና በቀጥታ የተሳተፈ መሆኑን ይላል ፖሊስ። ዳኛው በበኩላቸው የምርመራ ማስረጃ ተጠርጣሪ ሰዎችን ለሞት በሚዳርግ መልኩ መርዝ መጠቀም፣ በመድኃኒት ላይ ቸልተኝነትን በማሳየትና በስርቆት ወንጀሎች ላይ ደግሞ በከፍተኛ ደረጃ የሚጠረጠር ምክንያት እንዳለ ያሳያል ሲሉ አረጋግጠዋል። በፋርስ ባህረ ሰላጤ ውጥረት ነግሷል። በሆርሙዝ ባህር ሰላጤ የምታልፍ አንዲት ነዳጅ ጫኝ መርከብ ከኦማን በስተ ምስራቅ በሶስት የጦር መሳሪያ ጥይቶች ወይም ሚሳይሎች ጥቃት መመታቷን የብሪታንያ የባህር ንግድ ኤጀንሲ አስታወቀ። በሰው ላይ የደረሰ ጉዳት ባይደርስም መርከቧ ተጎድታለች። ቀደም ሲል የኢራን መገናኛ ብዙሃን አንዲት የሳውዲ አረቢያ ነዳጅ ጫኝ መርከብ በባህር ውስጥ ለማለፍ ሙከራ ስታደርግ በቁጥጥር ስር መዋሏን አስታውቀዋል። ፕሬዚዳንት ትራምፕ ትናንት ማታ አሜሪካ የሆርሙዝን ወሽመጥ ባህር
እንደምትቆጣጠርና በርካታ የነዳጅ ምርት በዚህ ባህር በኩል እንደሚያልፍ ድጋሜ ተናግረዋል። አክለውም ኢራን የኒውክሌር ጦር መሳሪያ እንዲኖራት በፍጹም አንፈቅድም ብለዋል። የአክሲዮስ ዜና ድረ ገጽ ትናንት ማታ እንደዘገበው ትራምፕ እና ከፍተኛ ረዳቶቻቸው ኢራን የራዳር እና የሚሳኤል ስርዓቶቿ እንደገና እንዳታደራጅ እና በባህር መርከቦች ላይ ጥቃት እንዳታደርስን ለመከላከል በሆርሙዝ ባህር ወሽመጥ አካባቢ የተወሰኑ ጥቃቶች ለማካሄድ እያሰቡ ናቸው። በኢራን ያለው የኢኮኖሚ ውድቀት እየተባባሰ በመሄዱ በገዢው አካል ከፍተኛ አመራሮች ዘንድ ህዝባዊ ተቃውሞ እንደገና ሊቀሳቀስ ይችላል የሚል ስጋት ፈጥሯል። የዓለም አቀፍ ጫናና ማዕቀቦች የኢራን ገንዘብ ዋጋ በከፍተኛ ሁኔታ እንዲወርድና የዋጋ ንረት እንዲከሰትና የነዳጅ እንዲሁም የመድኃኒት እጥረት እንዲፈጠር አድርጎታል። አንድ የቴህራን ነዋሪ ለካን ሀዳሾ ዜና እንደገለጸው የምግብ ዋጋ በከፍተኛ ሁኔታ ጨምሯል። የመድኃኒት እጥረትም ተከስቷል። ህዝቡም ተስፋ የመቁረጥና ስለወደፊቱም ጊዜ ከፍተኛ የስጋት ስሜት አድሮበታል ይላል። የቻይናው ፕሬዚዳንት ሺ ጂንፒንግ ከአስር ዓመታት በኋላ ለመጀመሪያ ጊዜ ዛሬ በግብፅ ይፋዊ ጉብኝት ያደርጋሉ። የግብፁ ፕሬዚዳንት አልሲሲ ጉብኝታቸውን በማስመልከት ባወጡት ልዩ መግለጫ በሁለቱ ሀገራት መካከል ያለውን የሰባ ዓመታት ግንኙነታቸው ጠቅሰው በካይሮና በቤንጂን መካከል ያለውን ኢኮኖሚያዊ ትብብርና ፖለቲካዊ ቅንጅትን አድንቀዋል። ዘጋቢያችን ኡማር ሻሃር እንደገለጸው ከጉብኝቱ ጋር ጎን ለጎን የሁለቱ ሀገራት የአየር ኃይሎች የጋራ ወታደራዊ ልምምድ በማካሄድ ላይ ይገኛሉ። የአየር ጸባይ ሁኔታ ዛሬ በጥቂቱ ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና በሀገር ውስጥ አካባቢዎች ሙቀቱ ይጨምራል። ሐሙስና አርብ የሙቀቱ መጠን ይቀንሳል ተብሎ ይጠበቃል። ዜናው አበቃ።

ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

0: ተማር ልጄ ይላል ይመክራል ትምህርት ለእድገትና ብልጽግና ብርሃን እስከሆነ ድረስ ያን ዜማ ነበር ያዳመጠን። እነሆ ዛሬ እንደ አውሮፓ ዘመን አቆጣጠር መስከረም አንድ ቀን 2026 ዓመተ ምህረት አዲስ የትምህርት ዘመን በሀገራችን እስራኤል ተከፈቱ ዛሬ ጠዋት። ይህን በተመለከተስ መምህራን ምን ይላሉ? ከመምህር ዮሲ ደስታ ጋር ነው የሚሆነው። መምህር ዮሲ ደስታ ጤና ይስጥልን፣ እንደምን አለ?
1: ጤና ይስጥልኝ ሸያው ደጉ፣ እንደምን አለ ለባንደረቦች እንዲሁም ለአድማጩ ወገናችን?
0: ደህና ነን፣ እንኳን አደረሰን ለአዲስ የትምህርት ዘመን። ደህና ነን። እንግዲህ መምህር ዛሬ ጠዋት ልክ 8 ሰዓት ላይ ጀመረ አዲስ ዘመን ትምህርት። በረፍት ላይ የነበሩ ተማሪዎች ወደ መደበኛ ትምህርት ተመለሱና እንዴት ነበረ በየትምህርት ቤቱ መምህራን እንዴት አይነት አቀባበል ነው ያደረጋችሁ ዛሬ ጠዋት?
1: ክብሩ ይስፋና በዛሬው ዕለት ያው መስከረም አንድ ቀን በየአመቱ ትምህርት ቤት እንደሚከፈተው ከሁለት ወር በኋላ እረፍት ተቆዩ በኋላ ተማሪዎች እንዲሁም መምህራን በዛሬው ዕለት ሸያሁ፣ በእውነት ከሶስት አመት ጦርነት ጥላ ላይ ነበር የተከፈተው ትምህርት ቤት። በዛሬው ዕለት በተስፋ ለወደፊት ያው እንግዲህ አለን እስከ ሰኔ ያለ ጦርነት ያለ ምንም ግርግር ትምህርታቸውን በጥሩ ሁኔታ እንደሚከታተሉ ተስፋ እያደረግን እና በዛሬው ዕለት ያው በተለያዩ መገናኛ መሳሪያዎች እንደተነገረው ከ2,600,000 እስራኤል ሀገር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ምንም እንቅፋት በዛሬው ዕለት ትምህርት ቤት ተከፍቷል። እነዚህም ተማሪዎች ተዚህ ቁጥር ያው 180,000 የሚሆን መዋለ ህጻናት ሻሎም ኪታ አሌፍ እንኳን ደህና መጣችሁ የመጀመሪያ በማለት
0: አንደኛ ክፍል ተማሪዎች
1: በመዝሙር በደስታ እንዲሁም ሽብታ ወይም አፍጋና አልበምናል ምናልባት አልበምንም ስለተከፈተ ጥሩ ስሜት ነው። ወላጆችም ልጆችን ሲሸኙ መምህራኖችም ሲቀበሉ እንዲሁም የተለያዩ የስራ ድርሻ ያላቸው የመንግስት ባልደረቦች ሁላ በየቦታው እየቀረቡ እየተገኙ ደስታ ባለበት በጥሩ ሁኔታ በዛሬው ዕለት ተከፍቷል 2026 ዓመተ ምህረት።
0: እንግዲህ በአሁኑ እንዳልከው እንደገለጽከው መምህር በጦርነታው እስራኤል ለሶስት አመታት ጦርነት ላይ ስለነበረ ይረብሻሉ መደበኛ ትምህርት ቤቶች የተቋረጡበት ጊዜ ነበረ ባለፈው ወደዛ። አሁን ግን ይህ የተረጋጋ ሆኖ ጦርነት በሌለበት ወደ ተማሪዎች ወደ መደበኛ ተማሪዎችና አስተማሪዎች ተመለሳችሁ እና የአሁኑ የአዲስ ዘመን የአዲስ የትምህርት ዘመን እንዳንተ እይታ ምን ለውጦች አሉ በስርዓተ ትምህርቱን? እንዲያውም እንዴት ነው
1: ለመንግስት ትምህርት ቤት አገር ሰላም ሲሰፍን ሁሉም በጣም የተረጋጋ ይሆናል። ከወላጆች ጀምሮ አባቶች ያው ውትድርና ሀገርን ለማዳን ውትድርና ይሄዳሉ። ተጠባባቂ ወታደሮች ልጆቻቸው ነው የሚማሩት። ይህ ሁላ የራሳቸው የተማሪዎችንም ውስጣዊ ጥሩ ስሜት እንደሚሰማቸው ምክንያቱም ሰላም ሰፍኗል። ሌላ ሆኖ ያለነ ተስፋዬ ነው እና ተማሪዎች አሁን ሲመለሱ በየትምህርት ቤቱ በጦርነቱ ምክንያት ብዙ ትምህርት ቤቶች የተጎዱ የፈራረሱ ነበሩ። እነዚያ ታድሰው በሰሜን በደቡብ የነበረው ያሁላ ውድቀት በደንብ ታድሶ በከተማ ከንቲባም የተለያዩ ቦታዎች ታድሶላቸው በዛሬው ዕለት ሲገኙ ደስ ይላል እና በዚህ አመት ያለነ ተስፋ ምንድን ነው? በሀገሪቱም ሆነ በመምህራን ጦርነቱ በፊት ከሶስት አመት በፊት ተፈጥሮ የወረሽያ ኮሮና በሽታ ነበረ። ያም አደናቆት ነበር። ከዚያም ደግሞ ጦርነት እና ያም ሆኖ ደግሞ በርቀት ትምህርት በኮምፒውተር እስከሚቻል ድረስ በጦርነት ጥላ ሆኖ ቀምቅመው ያው መቼም ከመላ ጎደል ያው በዛሬው ዕለት ወደ 140,000 የሚሆኑ 12ኛ ክፍል ማትሪክ የሚፈተኑ እነዚህም ተፈተኑ ደግሞ ለሚመጣው ዓመት ያው ለዩኒቨርሲቲና ለውትድርና እንደሚዘጋጁ ትምህርት ቤት ተማሪዎችን እያመረተ ወታደር ማምረት ለወታደር ማዘጋጀት ለዩኒቨርሲቲ ማዘጋጀት አዲሱ ትውልድ የሚተኩተኝ ዋናው አብይ ያለው የትምህርት ሚኒስተር በጣም ትልቅ አዳርነት ስላለ የመምህራንም ቢሆን እና ያለነ ተስፋ ለወደ አሁን በፊት የነበረው በተለያዩ ምክንያቶች ያላሟሉትን በጥሩ ሁኔታ እንዲሟሉ ትልቅ አዳርነት መምህራን ማንኛውም የስራ ድርሻ ያለው በትምህርት ይሰራ በሙሉ የእስራኤል ሀገር እና ጥሩ ደረጃ በሚከተለው በዚህ ዓመት በበለጠ ሰላም ሰፍኖ ያላሟሉትን እንዲያሟሉ መምህራን በሙሉ ያው ዝግጁ ነን በበጋውም በተወሰነ ጊዜ ያው ተለያየ ቅድመ ዝግጅት ሆኖ የሚያስፈልጉትን ያው በሰሚናር መልክ መምህራን በሙሉ በጥሩ ሁኔታ እንዲቀበሉና እንዲያስተምሩ ተዘጋጅቶ በዛሬው ዕለት ትምህርት ቤት ተከፍቶ በጥሩ ስሜት ተቀብለናቸዋል ተማሪዎችን።
0: በጣም ግሩም። እንግዲህ በአዲስ የትምህርት ዘመን እንግዲህ ወጣቱ ተማሪዎች ጥሩ እውቀትን የአድማስ የሚያስፋፋ እውቀትን የሚያገኙበት እንደሚሆን ሁላችን ተስፋ እናደርጋለን እና የትምህርት ሚኒስተር ጽህፈት ቤት እንደ ቀደም ሲል በዜና ከብዙ በጥቂቱ የተመለከት ነው በተለይ ለሁለተኛ ደረጃ ለመለስተኛ ሁለተኛ ደረጃ ተማሪዎቹ የሞባይል የእጅ ቴሌፎን እንዳይጠቀሙ የሚል እገዳ ጥሏል። እንዴት ታየዋለ?
1: መሳሪያ ቴሌፎን ለጥሩ ነገር ተጠቀምንበት ራሱ መምህር ማለት ነው። ብዙውን ጊዜ ግን ልጆች ልጅነት አጥቅቷቸው በጥሩ ሁኔታ የማይጠቀሙበትን ከሆነ እርግጥ በየትምህርት ቤቱ ውስጣዊ ህግ ያወጣሉ። እርሰ መምህሮች በትምህርት ቤቱ ለተወሰነ ጊዜ ቴሌፎናቸውን በስውር ቦታ እንዲቀመጡ ወይም ሰብስበው ደግሞ መምህራን ሲገቡ የሆነ ሰልሳል ጠረጴዛ ላይ እንዲያስቀምጡ ይሄ ሁኔታ ይጠቀማሉ ብዙውን ጊዜ። ሁኖም ደግሞ መቼም አያስችልም የልጅነት ጠባይ አለ። ይህን በአጠቃላይ በሀገር አቀፍ ቴሌፎን ትምህርት ቤት ሲገቡ ወይም ይዘው አይግቡ የሚያጥፉ ወይም እንዳይጠቀሙ የሚለውን በመንግስት ደረጃ ይሄ ታውጆ በድምፅ ብልጫ ሆኖ የተታወጀ በእውነት ብዙውን ጊዜ ጥቅሙ ጉዳቱ ያመዝናል። ተማሪዎች ክፍል ያቀምጠው ቴሌፎን ይስባለይ ቤተሰብ ይደውላል የተለያዩ የሚማርኩ ፎቶዎች ምናምን ያጠቃቸዋል እና ሆነ ብለው ትምህርቱን ለመከታተል በጣም ጸር ነው። እና ይህን እንግዲህ በመንግስት ደረጃ ይታወጃል ይነገራል ተብሏል። ለጊዜው እርምጃ የወሰዱ እርሰ መምህሮች የትምህርት ቤት ኃላፊዎች ይህን ቴሌፎን እንዳይጠቀሙ በትምህርት ጊዜ እንዲሁም አስተማሪ ክፍል ገብቶ እዚያውም ደግሞ ርፈትም ቢሆን ብዙ ግጭት ስለሚያመጣ ይህን ቴሌፎን ጊዜያዊ ያው በትምህርት በየትምህርት ቤቱ ያላቸው ውስጣዊ ህግ ይህን እንዳይጠቀሙ ይህን ያስተላለፉ መምህራኖችም አሉ የተነረሰ መምህሮች። እና የምንጠብቀው ምንድን ነው በእውነት ሊማሩ ከመጡ ትምህርት ብቻ ነው ከዚያ ተመልሰው ቴሌፎኑን መጠቀም ይችላሉ ተቤታቸው ሲሄዱ። ከዚያን ጊዜ ደግሞ የወላጆች ኃላፊነት ነው። እና በትምህርት ደረጃ እኛ መምህራን የምንለው በእውነት ቴሌፎን ባይጠቀሙ በጣም በጣም ተጠቅሙ ጉዳቱ ያመዝናል ቴሌፎን መጠቀሙ በክፍል አዩ ሆነ ብለው አይከታተሉም። እና ይህን መሳሪያ ሳልተጠቀሙበት በጣም አደገኛ መሳሪያ ነው ቴሌፎን ሳልተጠቀሙበት
0: ለጠቃሚ ጎጂነት ደግሞ እንዳለው እየነገርከን ነው ትክክል ነምሪዮሲ። አሁን ከዚሁ ጋር በዘመናዊ ቴክኖሎጂ የመገናኛ የረቀቀ ሆኖ ሳለ ህይወታችን ያቃለለ መልእክት ለማስተላለፍ በአጭር ጊዜ መልእክት የማድረስ ሁኔታ በጣም በማህበራዊ ሚዲያዎችም እንደ ዋትሳፕ በመሳሰሉ ለምሳሌ አንዳንድ መረጃዎች ሲደርሰን የነበረ ትምህርት ቤት ዛሬ አዲስ ትምህርት ቤት አዲስ ዘመን ከመጀመሩ በፊት ተማሪዎች በዋትሳፕ አማካኝነት ለአስተማሪዎቹ መልእክት እንዳያስተላልፉ የሚል ሀሳብ ቀርቦ ነበረ። ግን ወደ አሁኑ የትምህርት ሚኒስተር እገዳ እንደማይጠል ያው ተማሪዎች ለመምህራቸው በዋትሳፕ መልእክት መለዋወጥ ይችላሉ ነው ያለው። የነሱ እንደ መምህር ያለ አስተያየት
1: እኔ ባለ አስተያየት እርግጥ ይሄ ቴሌፎን ዘመናዊ በእኛም እንኳ በኢትዮጵያ ህብረተሰብ ቁጣ እየተከፈተ የተለያዩ መልእክቶችን ለማስተላለፍ ሰርግን የመሰለ ወይም ደግሞ ሌላ ችግር ሲደርስ በተወሰነ ደቂቃ የዋትሳፕን ትምሎ ሚስራጭና ያለው ጥቅም በጣም ከእስከ አይባልም። ይሄን መሳሰል ይጠቀማል። በትምህርት ደረጃ መምህራን ዋትሳፕ ማስተላለፉ ከክፍል ገና ይሄ ትእዛዝ ሲሰጥ ምናልባት ከሰዓት በኋላ የሚያስተላልፈው ካለ አዎ፣ የአንድ ክፍል ተማሪዎች ቁጥራቸውን ትናርጎ ዋትሳፕ መክፈት ይችላል መምህር። ምክንያቱም የሚያስተላልፈው መልእክት ታለ ፈተና ካለ ወይም የሰጠው የቤት ስራ ካለ በጀምላ አንድ ተማሪ የጠየቀው ሁላውም ይሰማዋለኝ። ይሄንም በዚህ አይነት ደረጃ በመምህራኑ ኃላፊነት በጀምላ በአንድ ጊዜ ይሰራጫለኝ እያየ ካለ መልስ ሚስ ሁሎች ይሰማሉ፣ ተማሪዎችን መምህሩን ይጠይቃሉ፣ ሁሎችም ይሰማሉ። ይሄ ያለው ጥሩ ጠቃሚ አድቫንቴጅ ያለው በጣም ጠቃሚ ነው። በዚህ ደረጃ እርግጥ የመምህሩ ወሳኝ ነው። ያው ዋትሳፕ በቁብጻ ከፍቶ እንደዚያው አድርገው እየንደየ ሳብጀክቱ እንደ መምህራኖች ይሄ በዚህ አይነት መጠቀም ይችላሉ። ግን እኛ ብዙውን ጊዜ ምንድን ነው ቴሌፎን ከክፍል ገብተው ሁሎችም ተማሪ ቴሌፎናቸውን ከተጠቀሙ መምህሩን አያዩትም፣ የሚማሩትን አይመለከቱም በሚል ነው። እና ይህን የመሳሰሉማ ምንም ቢታወጅ በመንግስት ደረጃም ቢሆን መምህሩ በእሱ ኃላፊነት ያው እየተከታተለ አስፈላጊን ነገር በዚህ ዋትሳፕ ሊጠቀሙ ከሆነ አዎ ፍቃድ ይሰጣል። ካልሆነ ደግሞ ተንኮል የሚሰሩ ልጆችን ካሉ ለይቶ የማውጣት ችሎታ አለው። ይሄ በእሱ መምህራኑ በከፈተው እሱ ነው እንግዲህ ይህን መመሪያ የሚሰጥና የሚገጣቸውና የሚሰጣቸው። ይሄ ጥሩ ነው እና በዚህ ደረጃ ከአሁን ቀደም ቢሆን በጀምላ እንጠቀማለን። ግሩፕ ክፍሎች ተማሪዎች ከመምህራኑ ጋር ይገናኛሉ። ይሄ ያለው በጣም ጥሩ ጠቃሚና ለወደፊት ምንም ቴሌፎን በክፍል አይጠቀም ቢሉም አሁን ያልኩት ነገር መምህሩ በጀምላ ከፍቶ መጠቀምና መረዳዳት እንደሚችል ጥርጥር የለኝም።
0: በጣም ግሩም። ስለመገናኛ ጥቅምና ጉዳቱን ተወያየን መምህር። አሁን ወደ ማጠቃለያ ደግሞ የተሽከርካሪ መኪና እንደ ሳይክል፣ ኮርኩኔት በመሳሰሉ እነዚህ ወጣት ታዳጊ ወጣቶች ይጠቀማሉ። ይህ ደግሞ በዚህ እንደዚህ አይነት መጓጓዣ ዘዴዎች እንዳይጎዱ ጉዞ ላይ ከቤታቸው ወደ ትምህርት ቤት ሲሄዱ፣ ከትምህርት ቤት ወደ ቤታቸው ሲመለሱ እንዳይጎዱ ሁሉም ወላጅ የሚፈልገው በሰላም እንዲመለሱ ነው እና ለዚህ ምን ትመክራለህ?
1: ይህ እንደ አጋጣሚ የትራፊክ ሕግ ያወጣዋል። ለሁላችንም መኪና የምናሽከረክር ትልቅ ኃላፊነትና አዋጅ ታውጇል። ቴሌፎን በእጁ ይዞ መኪና ውስጥ እያለ ከያዘ ወይም ደግሞ ከማለፊያው ተማሪዎች ሲያልፉ ማንኛውም ሲያልፍ ቁሞ ያላሳለፈ 10 ፖይንት ይቀጣል። ያው መንጃ ፈቃዱ እንደሚቀማ በጣም ጠብቋል ህጉ።
0: መኪና አሽከርካሪ ሹፌሩን ነው አሁን ያልከው?
1: ቅጣት ሹፌሩን ነው ያልኩ። ይህ እንደ አጋጣሚ እንደው አልኩ እንጂ አሁን የጠየቀ ግን ተማሪዎች አዎ ኮርክኔት እንትን እያሉ በአንድ እጃቸው እየነዱ ቴሌፎኑን ይዘው የሚነጋገሩ አሉ። ከዚያው ደግሞ አስረው ያንን እያዩም የሚያሽከረክሩ አሉ። በዚህ ነው እንግዲህ በሳይክል የሚጎዱ ልጆች በጣም ከፍተኛ ነው። ይሄን ደግሞ እንዴት በፖሊስ በትራፊክ ማንኛውም ተማሪ ያሽከረከረ ኮርኪኔት ሳይክል የመሳሰሉ ፈጣን እንትን ብል በኤሌክትሪክ የሚሰሩ አሉ። ያን ይጠቀሙ ካሉ እንግዲህ የፖሊስ ኃላፊነት ነው ቅጣት እንደሚሰጥ። ያው ዶክ በሹፌር እንደሚቀጣው ሁሉ ይህንም እንደሚቀጡ ነው። ይሄ በተጨማሪ እንግዲህ ወደ ወላጆች ሳይክል ያላቸው ቴሌፎን ይዘው የሚሄዱ ካሉ መጠቀማቸው አይቀርም። ያቆማሉ ሲደወልላቸው ያን እንትን ብለው በጆሯቸው ይዘው መሽከርከራቸው መቀጠላቸው አይቀርም። ስለዚህ ሳይክል እንዲሁም ኮርክኔት ከቤት ወደ ትምህርት ቤት የሚሄዱ ቴሌፎን ይዘው ከሄዱ ይህን መጠቀማቸው ስለማይቀር የወላጆች ይህን በዚህ አጋጣሚ እንዲመክሯቸውና እያሽከረከሩ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ሲሄዱ ቴሌፎኑን ዘግተው እንዲሄዱ ይህን የወላጆች ኃላፊነት ይሆናል። እንዲሁም ደግሞ በየትምህርት ቤቱ እንደዚህ የትራፊክ ዜሮች በድራኪም ኃላፊዎች አሉ። ይህን አስፈላጊ ነገሮች ቢትሁት ለየሌድ ይባላል። ይህን በፊልም ምሳሌ የተጎዱ ልጆችን ይህን በፊልም በጣም በጣም አስቆቂ የሆን የተመቱ የተጎዱ ልጆችን በማሳየት በቴሌፎን እንዳይጠቀሙ በየትምህርት ቤቱም ይሄም ነገር ይተላለፋል። ይሄ አጋጣሚ እንግዲህ ወዲያው አንድ በሳምንት ውስጥ አስፈላጊ የልጆችን ደህንነት ለመጠበቅ ይሄ ነገር ይተላለፋል።
0: እሺ መምህር ዮሲ ደስታ፣ በእውነት በአዲስ የትምህርት ዘመን እንግዲህ የማስተማርና የመማር ጥሩ ጊዜ እንዲሆን ሁላችን ብሩህ ተስፋ ነው። ለሰጠው ገለጻ በጣም እናመሰግናለን።
1: እና በዚህ አመት እንግዲህ ያው በጣም በደስታ በሰላም ያው ሰላም እንደተሰፈነበትና ከሁለት ወር በኋላ ደግሞ የሀገሪቱ ዲሞክራሲ የመንግስት ምርጫ አለ። ዲሞክራሲ ይህን በተመለከተ ተማሪዎችም ደግሞ ምሳሌ የመምረጥ የማስመረጥ የዲሞክራሲን በተመለከተ ይህም ደግሞ ይማራሉ እና ወላጆችም ደግሞ ተማሪዎችን እንዲረዱ እያንዳንዱ ያለው መብትና ግዴታ እንዲመርጥ ይህም ደግሞ በትምህርት ቤት በደንብ በዲሞክራሲ በተሞላበት ይማራሉ።
0: በዋናነት እድሜያቸው 18 እድሜያቸው 18 ዓመት የሆኑ ተማሪዎቹ እንግዲህ መሪዎችን፣ ሚኒስትሮችን፣ የክነሴት አባላትን፣ ፓርቲዎችን የመምረጥ ዲሞክራሲያዊ መብታቸው ገለጻ ይደረግላቸዋል እያልከን ነው።
1: አዎ 12 ምረጥ መብት አላቸው። ይህን ስለ እንግዲህ መዋለ ህጻናቶችም የምርጫ የዲሞክራሲን ታንጸው እንዲያድጉ ምሳሌ በየሟረ ሟጣ ታልሚዴም በደንብ ይሄውላ የምርጫ ሁኔታ ሟጣ ታልሚዴም ዋናነትም የጋን የሚማሩ ተማሪዎች ይህ ሁላ ይተላለፋሉ ይተላለፍላቸዋል አሁኑ ጀምሮ ማለት ነው። እና በዚህ አጋጣሚ እንግዲህ በሰላም ያለንን 10 ወር በሰላም በሀገሪቱ ሰላም ሰፍኖ እንደዚሁ በሰላም እንደምንጨርስ ባለሙሉ ተስፋ ነኝ። በዚህ አጋጣሚ ማዛርቶ በጣም መልካም እድል ለወላጆች ለሚቶች ያላችሁን እርዳታ እንደተለመደው ተባበሩ፣ ተከታተሉ።
0: እናመሰግናለን መምህር ዮሲ፣ መልካም ቆይታ።
1: መልካም

0: የተከበራቸው አድማጮቻችን፣ ከዚህ በመቀጠል የአዲሱን የትምህርት ዘመን መጀመሩን ምክንያት በማድረግ በማህበራዊ ጉዳይ ሰራተኛ እና የዮክናም ከተማ ነዋሪ ከሆነችው ከወይዘሮ ሰላማ ጋር ቀጣዩን ቃለም ጋር እናካሄዳለን እና እንዴት ነው እንዴት ተጀመረ? ወላጆችስ ተማሪ ልጆቻቸው እንዴት ወደ የትምህርት ቤት እንዴት ሸኙ የሚለው ጉዳይ ነው። ወይዘሮ ሰላማ ጤና ይስጥልን፣ እንደምን አለሽ? ጤና
1: ይስጥልኝ አቶ ሻያው፣ እንደምን አላችሁ? አዳማጮችም ሰራተኞች በሙሉ እንደምን አላችሁ? በእኔ ዘንድ ደህና ነኝ።
0: ሙሉ ስምሽን ላሟላ እንግዲህ ሰላማ ሊቃውንት ፈረደ። እሺ፣ እና እንዴት ነው አቀባበሉ? ዛሬ ጠዋት አዲስ ዚያዝ ነው የትምህርት ዘመን ተጀመረ፣ እንዴት ነበር?
1: አዎ እንግዲህ ያው ጥሩ ነው። አመሰግናለሁ ጋሜ ማህበራዊ ሰራተኛ ስላልከ ያው እንሰራለን። እንግዲህ እጅና ጓንት ሆነን አብረን እንተባበራለን። አዎ ምንም ያው እርግጠኛ ያው ቆብደ ጽጻሊስ ባንሆንም እየተባበርነ ህብረተሰቡ ደስተኛ እንዲሆን እንጥራለን። አብረን በውስጥ ሆነን የማለት አንጻር ነው።
0: በማትናስ በከተማው?
1: አዎ በማትናሱም፣ በዚያው በኤሪያው በሁሉም አለነ።
0: ጥሩ
1: እና አመሰግናለሁ። አሁን እንግዲህ ተመስገን ነው። ይህን በጋ እነዚህ ተማሪዎች ህፃኖቻችን የጋኑም የቤተሰፌሩም በቸር ጨርሰው፣ እርግጥ አንዳንድ ነገሮች የሚያስከፉ ሰምተና ላይ ያለፉም አሉ። ነገር ግን ይሄ እግዚአብሔር ትእዛዝ ነው ብለን እንጠቀሰው። እንግዲህ ሰው ይሄ ቢሆን
0: ምናልባት
1: አንዳንድ ህፃኖች ተጎድተዋል። ጥራቶች በውሃ ገብተው ነፍሳቸውን ይማረው። ያው በእኛ ሀገር ሳይሆን በሌላ ሀገር ሰምተናል። በእኛ በየኩናን በርኳሸም ነው።
0: መቼ በረፍት ጊዜያቸው ማለትሽ ነው?
1: አዎ በረፍት ጊዜችን
0: ይሄ ይከሰታል። ሁሌ ወጣቶች
1: ይከሰታለኝ እና እንግዲህ እነዚህን ደግሞ እግዚአብሔር የእስራኤል አምላክ እንዲህ አድርገው ደግሞ ወደ ትምህርታቸው የተመለሱትን ደግሞ ትምህርታቸውን የኔ ታየ ያጠናቀው አስተማሪዎች የነገሯቸውን ሰምተው አዳምጠው አስተማሪዎችን አክብረው የሚሉ ይሁን። በአሁኑ ጊዜ ትንሽ የመደማመጥ ጎደሎ አለ። ከቤት ዋናው ነገር ሲንኮ ያለ ተቤት ነው። ልጆቻቸው ልጆችን እኛው ራሳችን ሳፍቶችም ሆነ ወላጆች አስተማሩ የሚልህን አዳም አንዳንድ ነገሮች ያልተቀበሉ ቃላቶች ብትሰማ ደግሞ ተሮብልህ ለመለስና አስተማሪ ለመስደብ አትቸኩል ልጅ ብለን መምከር አለብን ብዬ ነው የምገምተው።
0: እነ ወላጆች ወይዘሮ ሰላማ
1: አቤት።
0: እኛ በባህላችን ለልጆቻችን ለወላጆች ለአስተማሪዎች ክብር ማክበር ተገቢነታቸውን እናስተምራቸዋለን። እኔ የምጠይቅሽ በትምህርት ቤት መምህራን በሃይማኖታዊም ተቋም ሃይማኖታዊ ባልሆነም እንዲህ አይነቱ ግብረ ጸባይ እንዲኖራቸው ትላልቅ ሰዎችን እንዲያከብሩ ወላጆችን እንዲያከብሩ እያሉ ያስተምሯቸዋል ብለሽ ታስቢያለሽ?
1: ትምህርት ቤት አያስተምሩም። ይህን የሚያስተምሩ በጃቶች አሉት ናቸው። የጃቲ ትምህርት ቤት ነው ይህን የሚያስተምር። አሁን እኮ ይህን ምን ለወላጆች ከቤት ከቤት ጥሩት ተግባር ይዘው እንዲወጡ ከቤት ምክር የሆነ ልጆችን የማይጎዳ አስተማሪዎችም ደግሞ አሁንም ደግሞ እሱ ደግሞ ቻ አስተማሪ እንዲህ አለች ብለን ሳንገነፍል አንዳንድ ነገር ቢመጣ እንጠይቃለን። አንተንም እሷንም አድርገን እንጠይቃለን። ህምን ላይ ነው ችግሩ? እንዲያውም ልጁ እንዳይጎዳይ ማለት አንጻር ነው እንግዲህ እንዲያውም ሁላይ እንደዚህ ብላ ሁላይ ወደ መልካም ነገሮች ብላ ነው የሚሆን ብሎ ልጁን ማረጋጋት የበለጠ ይሆናል። አሁን እኔ እንደማስበው ከሆነ ብዙ አስተማሪዎች ለቀዋል። ይህን እኮ አስተማሪ መሆን እኮ ቀላል አይደለም። ልጆች ሲነግሯቸው አይሰሙ፣ እንዲያውም ስድብ፣ ብዙ ግጭቶች አለባቸው። እዚህ እዚህ ሌላው ስራ ሰርቼም አልበላ ብለው ብዙ ለቀዋል። የጸባይ ብልሹነት እኮ አስተማሪዎችን አሰቀቋቸዋል። አሁን ስለዚህ ይሆናል ብዙ አስተማሮች አንሰራም ብለው ሌላ ወደ ሌላ ስራ ነው የምንፈልግ ብለው ብዙዎች የለቀቁና አሁን ደግሞ ያው በሰዓቱ ደግሞ የከፈቱት ደግሞ አፈነዚህ ምስራ ደፍል እንኳን ነው በሰዓቱ የከፈተ ሁላ ያሉት ደግሞ ሳይሸሹ ብንህን ጊዜ ብሎ እንደሆነ ምን ያሳብ ነው እንግዲህ እና መልካም ነገሮችን ለልጆቻችን ይዘው ሊጓዙ ጥሩ ነገሮችን ወደ መልካም ነገሮች የሚመራ ሰው ሳይጎዱ እግዚአብሔርን ሳያስከፉ እኛም ሆነ ታሮችም ሆነ ይህን ስንል እግዚአብሔር ይረዳናል።
0: ወይዘሮ ሰላማ ሰየ ጥሩ አሁን ቅድም በሃይማኖታዊ ትምህርት ቤቶች አልሹ በሃይማኖታዊ ትምህርት ቤት ተቋማት ደግሞ ልዩነት አለው። የሃይማኖት አክባ እንደ ሀሬዲም የመሳሰሉ በጣም አጥባቂ በሃይማኖት ወግ አጥባቂ በሆኑ በእነሱ ወደ የተማሩ የእኛ ማህበረሰብ ልጆች ለምሳሌ ታሁን ቀደም ሰምተሻል ከወላጆች ቤት ደሽ እናት ያበሰለችውን ምግብ እንትናት ብሉ አለ አይደለ ከሃይማኖት ጋር በተያዘ እንደዚህ አይነት ሲሰጡ ነበረ እናት ያዘጋጀችው ምግብ አትመገቡ የሚል ነገር ነበረ ግን ወደ አሁን የተሻሻለ ሂዷል መሰለኝ አይደል
1: ትክክል አሁን እኮ ብሎ ብሎ እንዲያተብሎ እኮ ሀምን ላይ ተደረሰ ጠጭታተም የሆነው ደጅ ያው የዞረ ምናምኑን እየጠጣ በተላቪም ሆነ በተለያዩ ስፍራዎች የሞቱ እየተገኙ ልጆች ተደድወድ እኮ የሚያደርሰ ሰውም የደበድበው አልሆነ ስፍራ የሚደርሰው ከተግባር ሳይደርስ በከንቱ የሚሞተው ወደዚያቸው ሂደው እግዚአብሔርን አክብረው የፈለጉትን ብሎ ብሎ እኮ አሁን እኮ ሰው እጁን እያነሳ ኖሮ እንዲ እና ይሁኑልን እያለ ነው ብሊብሬራ እና እርግጥ ያው እስከሚለመድ ነገሩ ሃይማኖታችን የተቀየረ ሃይማኖታችን የእናት አባት እንጀራ እንዴት አትብላ ይባላል የማለት አዎ ነበር በትልቁ ተነግሯል። ግን አሁን ያው እንደጠቀስከው አባቴ ትክክል ብቻ ይልመዱልን ተግባር ይድረሱ የፈለጉትን ይብሉ እናትነት አባታችን ነው አይፋቅ አይፋቅ የፈለጉትን ይብሉ እየተባለ ነው። አዎ
0: በጣም ግሩም። እንግዲህ በአንቺ መቼም ለማህበራዊ ተቋም ያው ማህበራዊ ሰራተኛ ነሽ ያልኩት አልተሳሳትኩም እና ማዘጋጃውን የትምህርት ተቋም እኮ ነው ታውቂያለሽ የትምህርት ተቋም ነው ራሱ እንዴት ነው በዛሬ ጧት እንደው ባጭሩ ማጠቃለያ የከንቲባዎቹ የትምህርት ክፍል በዛሬው ተማሪዎችን እንዴት አቀባበል አደረጉላችሁ ባንቺ እይታ?
1: እንግዲህ አቀባበሉን ያው አልደርስ ታለው ነው እንጂ አልደረሰም ብሎ ልኳል ይባላል ሮሻኤሉ። አንዳንድ ኪታዎች አልደረሰው አልደረስኩም ዛሬ ብሎ ግን ምትኩን ሰዱ አለ
0: ምክትሉን። ሰላማ ሰላማ ጋር ያለው ስልክ ውይይት እንዲተቋረጠ በእርግጥ ወደ ማብቂያ ላይ ደርሰናል እና ለማንኛውም ወይዘሮ ሰላማ ለሰጠችው ገለጻ በጣም እናመሰግናለን። ወደ ቀጣይ ቃለ ምልልስ እናደርገው ደግሞ ቅራት ጋት ከተማ ነዋሪ ሆነችው የኪታ ያሌፍ የኪታ አንደኛ ክፍል ተማሪ በዛሬ አስገባች እናት ከወይዘሮ ክብካብ አበበ ጋር ቀጣዩን ቃለ ምልልስ እናካሄዳለን። መሸጋገሪያ ሙዚቃ

0: በመቀጠል የትምህርት ዓለምን የተመለከተ የአዲስ የትምህርት ዘመን መጀመሩ ዛሬ ጧት ጀመረና በቅራጥቃት ከተማ ነዋሪ ከሆኑት ከወይዘሮ ክብካብ አበበ ቀጣዩን አጭር ቃለ ምልልስ እናካሄዳለን። በእርግጥ ኪታ አሌፍ አንደኛ ክፍል በተለይ ልጆች በጋኔላ ዲባል ህፃናት የነበሩ እድሜያቸው 6 ዓመት ሆኖ ወደዚህ መደበኛ አንደኛ ክፍል ሲገቡ ደግሞ ለየት ያለ ስሜት ይኖራቸዋል። ምን እነሱ ብቻ ወላጆቻቸውን ጨምሮ ወይዘሮ ክብካብ ተናስተልን
1: አይስጥልን አንተና ይስራባል ደረቦችን እንዲሁም አድማጮችን እንኳን ለአዲስ አመት አደረሳችሁ። ልጆቻችንም የጥበብ የውቀት እንዲሆንላቸው ዘመኑ ጥሩ እንዲሆን ሀገራችን ሰላም እንዲሆን በሰላም አመቱ እንዲጨርስ ያርግልን።
0: አሁን በእውነት ወላጆችም በተለይ የአንደኛ ክፍል ዛሬ ሀብለው የሚጀምሩ ደግሞ እንዴት ነው? አንዲት ሴት ልጅ ኪታ አሌፍ አንደኛ ክፍል ገባች ዛሬ ጠዋት የሚል መደረሰኝና እንደ እናት እንደ ወላጅ እንዴት ነው ስሜቱ?
1: እኔ ዘንድሮ በተለይ በጣም ልይት ያለ ማለት ወንዶች ላይ ያላየሁት ስሜት ነው ያየሁት። ሴት ሴቱ በጣም

0: ወላጆችንና ልጆችን በጣም በቃ ለምን የሆነ አንደኛ የመጀመሪያ ዲግሪ እንግዲህ በለው ከጋን ሆባ ከጋን ነርሰሪ ያለ ማወና ማወን ጋን ጋን ደግሞ በቃ እንትኑን ጠብቆ ሲሄድ ወላጅም በቃ እግዚአብሔር የሰጣን ልጅ እንደዚህ በየአመቱ በሚሄዱበት ጊዜ የእድገት እንትናቸውና ያለውን ለውጥ ሳይ ደስ እያለው እና ደስ የሚለው ከዚህ የሀገር የተለያየሁት ነገር ይህ ነው።
1: እሺ፣ ወደ ትምህርት ቤት ከቤት መኖሪያ ቤታችሁ ወደ ትምህርት ቤት የአንደኛ ክፍል ተማሪ ኪታ አሌፍ እጀባው ይዛችሁ አካሄዱ እንዴት ነበረ?
0: አይ ደስ ነበረ። የክፍል መምህራቸው ናት ከፊት ቀድማ፣ እነሱ ከኋላ ተሰልፈው ደስ በሚል ሞቅ ባለ እነዚህ ደግሞ ነባሮች ደግሞ እነሱ አማማቂ ሆነው ነጭ ቲሸርት ለብሰው በቃ ባህል ባህል ነው የሚመስልና ደስ የሚል ነው የነበረ። እንደዛ ስለሆነ በቃ ልጆችም ደግሞ ገና ከመጀመሪያው ተደስተው ከገቡ ማለት የትምህርት አቀባበላቸውና ትምህርትን እንዲወዱ ያደርጋቸዋል። ራሳቸውንም የሆነ ነገር በቃ እንዳደጉ እንትን ይልታል ያስቡታል።
1: በትምህርት ቤቱ ከመኖሪያ ቤታቸው ቅርብ ቅርብ በሰፈሩ የሚገኝ ነው?
0: አዎ ደስ ይላል። እዚህ እኮ ቤተሰብ በየትምህርት ቤት በየአካባቢው ስላለ አማራጮች አሉ። እኔ ካለሁበት አካባቢ አሁን ሁለት ትምህርት ቤቶች በጣም አሻሚ ቅርብ ሴንተር ቦታ ላይ አሉ፣ ከእኔ የምኖርበት ማለት ነው።
1: እና በእግራቸው ነው የሚሄዱ?
0: በእግራቸው
1: አሁን በእርግጥ ወዘወክ
0: ካናት ከቤት ወደ ትምህርት ቤቷ
1: አሁን ለሌሎች ወላጆችም በእውነት አንባንጭ ልምድ ካለ ትላልቅ ልጆች እንዳሉ እርግጠኛ ነኝ አይደል? አሁን በዚህ በተለይ ልጆች እድሜያቸው በዋናነት እስከ 8 ዓመት የሆናቸው ወደ ትምህርት ቤት ሲሄዱ እና ሲመለሱ የወላጅ ጀባ የመቆጣጠር መንገድ ሲያቋርጡ ሲሉ እንዳይጎዱ በሚል እስኪ ያለሽን አንቺ በዚህ ላይ ያለሽን ምክር?
0: አዎ አሁን ህጉም አለ አይደል፣ እስከ 9 ዓመት ባለው ውስጥ ወላጅ ነው መሸኘት ያለበትኝ። ከዘጠኝ ዓመት በኋላ ያለ ልጅ ካለ እንኳን ሌላ እህቱንም ወንድሙንም መውሰድ ይችላል በህጉም መሰረት ማለት ነው። ግን ልጁን ምን ያህል እንደ እነሱን የመውሰድ ብቃቱን ማስተዋላቸውን ያላቸውን እውቀቱን ማወቅ ያስፈልጋል ወላጅ። ዝም ብለን ስራ ብለን እንትን ብንል ልጆችን እንደ ማን ጋር ይመጣሉ እንደገና እንዴት ብሎ ነው የሚሻገሩ? ያን ካየን በኋላ ልጆችን መስደድ ተደብቀን ማየት እንዴት እንደሚሻገሩ እንዴት እንደሚሄዱ እንዴት እንደሚያስተውሉ ካየን በኋላ ከዛ በእርግጠኝነት እየመከርን ሲወጡ ሲመጡም ሲሄዱ ይህን ነገር ተጠንቅቀው እንዲሄዱ አስተውለው እንዲራመዱ መንገር
1: ሰከንድ ባለ ልጆችን መቅጣት ነገር ጸባይ አብሯስ ያለ የነበረ ስለሆነ እንዳይሩ መኪና መንገድ በሚያቋርጡበት ጊዜ ከመኪና ዘጋ እንዲጠነቀቁ
0: ማባራጭ ያንችን ራምዞሯን ይዘው እንዲሄዱ ማድረግ።
1: አዎ ይህን የመሳሰለ ትምህርት ቤቱ እኮ ቤት ውስጥ ነው ክብክብ ካ
0: አሁን አንደኛው ልጅ ነው እንግዲህ የሚያመጣቸው 10 ዓመቱ ነው። የዛሬ ዓመት እሱ ነው ይዞ ሲመጣ ስለ ነበር። አሁን ሶስታቸው በአንድ ላይ
1: እሱ ያልሽ ባለቤትሽ ማለት ነው?
0: ሎ ልጅ ወን አለ የ10 ዓመት ልጅ እሱ ነው የሚያመጣ። እንደገና ማባራጭ ያው ልክ በመንገዳቸው ስለሆነ ያችን እንደ ህግ በቃ ያችን ግራና ቀኝ አይተው እንዲሻገሩ መኪና መቆሙን አይተው እንዲሻገሩ ያንን ማስተማር ወላጅ
1: በጣም እንኳን
0: ምክንያቱም እነሱ ከኛ ነው ሁሉን ነገር የሚያዩት። ከቤትም ከውጭም ለሰው ያለንን ክብር ለቤተሰብ ያለንን ክብር ለብዙ ነገር ከኛ ነው የሚወስዱ።
1: እሺ፣ ጊዜ ተሻማንና ስኬታማ ትምህርት ዘመን እንመኛለን። ወይዘሮ ክብካብ አበበ ከክላስ ጋር በጣም እናመሰግናለን። ኦኬ፣ መልካም ቆይታ። የተከበራችሁ አድማጮቻችን 2 ሰዓቱ ፕሮግራማችን መጠናቀቁ ነው። ለቴክኒክ ባለሙያችን ለዮናታን ካህታ ምስጋና ይድረሰው። ምሽት 7 ሰዓት በሰላም ያገናኘን። ደህና ቆይታ ነው።

ለማን ቆይተን ነው ያለን በከላካያ ጀባሊያ በተሰኘው መንደር በአዛ ጥቃት ማደሱን እንደተቀጠለ ነው የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ምርጫ 2026 ጣውረድ የበዛበት የመጣ መሆኑ ተገለጸ ተባለ። ከተለያዩ ፓርቲዎችም የፓርቲ አባላቶች በራሳቸው ፍቃድ ፓርቲያቸውን ለቀው እየወጡ ነው ተባለ። ይህም አስቀድሞ በሚተየው ግምታዊ ጥናት ምክንያት በሚቀጥለው ምርጫ ቦታ እንደሌላቸው ስለሚያውቁ አስቀድሞ ራሳቸው መፈተሽ እንደሚፈልጉ በዚህ ምክንያት ፓርቲያቸውን ለቀው እየወጡ ነው ተብሏል። በተለይ በየሽ አቲድ ፓርቲ በተከናጎነው ቴቲያና ማዝሮቦስኪ የተሰኘችው በፓርቲውን ለቃ እንደምትወጣ አስታውቃለች። ቀደም ብሎም የክንሴት አባል ዲቭ ቢቶን የተሰኘችውን በተመሳሳይ መልኩ ፓርቲውን ለቃ እንደምትወጣ አስታውቀዋል። ይህም የሚሆነው ፓርቲው ድልድል ሲሆን ወደ ክንሴት የሚያስገባቸውን እድል ቦታ ሊያገኙ ስለማይችሉ ከወዲሁ አስቀድሞ ሌላ አማራጭ መፈለግ ሳይሻል አይቀርም በማለት መልቀቃቸው ታውቋል። ይህ በዚህ እንዳለም የጽዮኖት ዳቲ ፓርቲ እና ሞሸ ፌግሊን የተሰኘው ፓርቲ በአንድ ላይ በመዋሃድ ወደ ምርጫ እንደሚመጡ ዛሬ ምሽት ይፋ ያደርጋሉ ተብሎ ይጠበቃል ሲል ተገልጿል። መከላከያ ወታደሮቹ ምርጫው እስከሚያልፍ ድረስ በፓልማኺም የሚገኘውን የፓልማኺም ጉብኝት እንዳሚዙ ጉብኝት እንዳያደርጉ ታግደዋል። በሚጻዳ ቦታን ለመቆጣጠር በወቅቱ የፓልማኺም ወታደሮች ከፍተኛ ትንቅንቅ በማድረግ ከፍተኛ ጀብድ መስዋዕት በመክፈል ጦርነቱን እንዳካሄዱና መጨረሻ ላይም ሚጻዳን እንደተቆጣጠሩ የሚታወስ ነው። በቦታውም ለተሰዉ ወታደሮች መታሰቢያ ሙዚየም ተቋቁሟል። አሁን ባለው የፖለቲካ ሽኩቻ ምክንያት ወታደሮች ምርጫው እስከሚያልፍ ድረስ በእነዚህ ሙዚየም ቦታዎች በጉብኝት እንዳያደርጉ ታግደዋል። ይህም የሙዚየሙ ተዋጊዎቹ የተሰዉት ወታደሮች መታሰቢያ እንደመሆኑ መጠን በቀኝ ክንፍ የፖለቲካ ሩታ ዓለም ተከታዮች ዘንድ ከፍተኛ ተቀባይነት ያላቸውና ድጋፍ ስላላቸው ወደ ፖለቲካው ምርጫ የሚያዘልን እንዳይሆን በማለት ከወዲሁ ወታደሮች ወደዚህ ቦታ ገብተው እንዳይጎበኙ ታግደዋል። የዲሞክራት ፓርቲ ሊቀመንበር ያይር ጎላን ማስጠንቀቂያ ደብዳቤ ጽፈዋል ለጠቅላይ ሚኒስትር ቢንያሚን ናታንያሁ ባለቤትም። የዲሞክራት ፓርቲ ሊቀመንበር ያይር ጎላን ለጠቅላይ ሚኒስትር ቢንያሚን ናታንያሁ ባለቤት ወይዘሮ ሳራ ናታንያሁ በአንድ ቴሌቪዥን ጣቢያ በተናገሩት ንግግር ምክንያት ይቅርታ የማይጠይቁ ከሆነ ወደ ክስ ይሄዳሉ ሲሉ ማስጠንቀቂያ ደብዳቤ ጽፈዋል። ክሱም የሁለት ሚሊዮን ሸቀል ካሳ እንደሚጠይቁ አስጠንቅቀዋል። የጠቅላይ ሚኒስትሩ ባለቤት እንዳሉት ያኢር ጎላን ጥቅምት 7/2023 ዓ.ም ተመረጠ ሐማስ በወሰደው እርምጃ እሳቸው አስቀድሙ ያውቁ ነበር ብለው በመናገራቸው ምክንያት እንደሆነ ተጠቅሷል። ያኢር ጎላን እንዳሉትም ይህ ቀን ውድቀት ጠቅላይ ሚኒስትሩ ከሐላፊነት ለማውጣት የሚደረግ ጥላቻ ነው በማለት ተጠቅሰውታል። ይህ ደግሞ በእለቱ ሀገራቸውን ከጠላት ለመከላከል ጀግኖች ወታደሮቿ ልጆቿ ወጥተው የተዋጉ የተሰውላትን የነሱን ስማቋሸሽ ነው ሲሉ ተናግረዋል። እንደሚታወሰው ሁሉ ያይር ጎላን ጥቅምት 7/2023 ክስተቱ እንደታወቀ ከሌሎች ባልደረቦቻቸው ጋር በማለት ወደ ጦር ሜዳ በመውረድ መዋጋታቸው ይታወሳል። መከላከያ ሰራዊት በጃባሊያ በተሰኘው መንደር በአዛ ጥቃት ማድረሱን ገልጿል። የመከላከያ ቃል አቀባይ እንዳስታወቀው አንድ ሽብርተኛ ጸረ እስራኤል እንቅስቃሴ ያካሄደ እንዳለ ጥቃት እንደደረሰበት ገልጿል። የሽብርተኛም ሐማስን እንደገና ለማደስ ለማቆርቆር ከፍተኛ ጥረት እያደረገ እንደነበርና በተለይ ደግሞ ጸረ እስራኤል እንቅስቃሴዎችን እየወሰደ በተለይ ጋዛ ውስጥ የሚገኙ የመከላከያ ሰራዊት አባላት ላይ ጥቃት የሽብር ፈጠራ ድርጊት ለማድረግ ከፍተኛ ጥረት እንቅስቃሴ ሲያደርግ እንደነበር መከላከያ እንደደረሰበት መከላከያ ቃል አቀባይ አስታውቋል።
መከላከያ ሰራዊት በአዛ የሚወስደው እርምጃ እንደቀጠለ ሲሆን ቀደም ብሎ መከላከያ በአዛ ሰርጽ በአንድ የሐማስ ከፍተኛ ባለስልጣንን በቁጥጥር ስር ማዋሉ ገልጿል። ይህን ተከትሎም ሐማስ እንዳስታወቀው የኒህ ከፍተኛ ባለስልጣን በቁጥጥር ስር መዋል የተደረሰበትን የተኩስ አቁም ስምምነት የሚጻረርና አደጋ ላይ ይጥላል ሲሉ መናገራቸው ይህም በካታር የሚሰራጨው አልአረቢ በተሰኘ ጣቢያ አስታውቀዋል። በቁጥጥር ስር የዋሉት ቀንደኛ ሽብርተኛ ፍልስጤም መሪም የሐማስ መሪ አራት ፍልስጤሞችም በወቅቱ መገደላቸው ተገልጿል። ይህ በዚህ ተገልጿል። የ12 የእስር ቤት ሰራተኞች በቁጥጥር ስር እንደዋሉ ተቀለጸም ተከሰዋል። ሰራተኞቹም የተከሰሱት የአንድ የደህንነት እስረኛ 8 እስረኞች ላይ ባደረሰው ጥቃት ተከትሎ እንደሆነ ተገልጿል። የእስር ቤቶች አዛዥ እንዳለውም ጉዳዩ የተከሰተው ከሱ በፊት በነበሩት የእስር ቤት ኃላፊ ጊዜ እንደሆነ በማስታወቅ ነገር ግን በአሁኑ ሰዓት በተለይ ጥቅምት 7/2023 ክስተት በኋላ እስረኞች እርስ በራሳቸው ይደባደቡ እንደነበርና አንዱ እንዲያውም የእስር ቤት ሰራተኛ አንዱን እስረኛ ክፉኛ በመደብደቡ እስረኛው በወቅቱ በቦታው በእስር ቤት በሚገኘው ክሊኒክ የመጀመሪያ እርዳታ ከተደረገለት በኋላ ሶሮካ ወደሚገኝ ሆስፒታል ተወስዶ ሕክምና ሲከታተል እንደቆየ ህይወቱ ማለፉ ታውቋል። እንደሷቸው አባባልም ይህ የእስር ቤት አዛዥ እንደተናገሩትም በዚህ ምክንያትም የወሰዱት እርምጃ የእስር ቤቱ ሰራተኛም ከስራው እንዲባረር መደረጉን አስታውቀዋል። የገንዘብ ሚኒስትር በጣለል ስሞትሪች የንግድ ባንክ የእስራኤል ባንክ የወሰደውን እርምጃ አወደሱ ተባለ። ሚኒስትሩም በጣለል ስሞትሪች እንዳሉትም የእስራኤል ባንክ የወሰደው እርምጃ አወድሰዋለሁ፣ አመሰግናለሁ፣ ምክንያቱም ባንኩ የወሰደው እርምጃ በተለይ በአሁኑ ባለንበት ወቅት ወለዱን ማውረዳቸው እጅግ ተገቢና ለማህበረሰባችን ጠቃሚ ነው ሲል ተናግሯል። በተለይም የእስራኤል ባንክ የሚጠይቁትን ወለድ የእስራኤል ባንኮች የሚጠይቁትን ወለድ ለሶስተኛ ጊዜ በተከታታይ ማውረዱን አድንቀዋል። ሚኒስትሩ ጨምረው እንዳሉትም ይህ የርቢቱን ወይም ወለዱን መውረድ እንዳለበትና በሂ አሁንም ቢሆን ወለዱን መቀነሳቸው አነስተኛ ነው፣ ወደፊትም በሰፊው ይህን ሊከተል ይገባል ሲሉም ከወዲሁ አስገንዝበዋል። በመጨረሻም የሙቀቱ የአየር ጸባይ ሁኔታ የሙቀቱ በመጠኑ ይጨምራል። በተለይም በተራራማዎችና በቤቶች በኮረብታዎች አካባቢ የሙቀቱ መጠን ይጨምራል ላሉ ምናልባት አልፎ አልፎም ዝናብ ሊጥል ይችላል የሚል ግምት አለ። በነገው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 31፣ ሃይፋና አካባቢዋ 31፣ ቤርሸባና አካባቢዋ 34፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 39 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እስከ ስርጭታችን ፍጻሜ ድረስ ተከታተሉ እንላለን። በተለይ በአሁኑ ሰዓት ደግሞ ወቅት የፖለቲካ ወቅት የምርጫ ወቅት ስለሆነ ፖለቲከኞች አንዱ ካንዱ ጋር መዋሃዱን እንደቀጠሉት ነው። በተለይ አሁን በከፍተኛ ደረጃ እየተነጋገርበት ያለው በቀኝ ክንፍ የፖለቲካ ርዕዮተ ዓለም ተከታዮች ትራንሽ ፓርቲዎችን ባንድ ላይ ለመዋሃድ ጥረት እየተደረገ ነው። እስካሁን እንደደረሰን ዜና ቀደም ሲል እንደቀጠስኩትም ጻለል ስሞትሪች የሚመሩት ፓርቲና ሞሸ ፌግሊን የሚመሩት ፓርቲ ባንድ ላይ ተዋህደው ወደ ምርጫ እንደሚሄዱና እንዲያውም በቅርቡ የተቋቋመው የቪንተር ፓርቲ ለሶስተኛ ሶስቱን ፓርቲ ባንድ ላይ ለማዋሃድ ጥረት እየተደረገ ነው የሚል ዜና ይፋ ወጥቷል። ያም እንግዲህ ወደፊት የምናየው ጉዳይ ነው። አሁን በምርጫው ዙሪያ ነው ያለን። በሊኩድ ፓርቲ እንደምናየው ከሆነ ጉትሌቭ ምናልባት የሊኩድ ፓርቲ በመሰናበት ወደ ኦጽማ ይሁዲት ወይም ቤንጊቢር ወደሚለው ፓርቲ ልትቀላቀል ይችሉ ይሆናል የሚል ዜና እየተሰራጨ ይገኛል። በዚህ ዙሪያም ጠቅላይ ሚኒስትር ቢንያሚን ኔታንያሁም መንገዱን ጨርቅ ያርግልሽ እንደሚሏት እየተገለጸ ይገኛል። በመከታተልም በተለይ በዓለም ደረጃ ስንመለከተው በአንድ የሰው አልባ በሚበሩ ጥቃቅን አውሮፕላኖች ወይም ካትባም እያል የምንጠራው በዕብራይስጥ አነጋገር ፖሊን ውስጥ በአንድ ቦታ ላይ በዚህ ላይ ጀርመን ውስጥ በአንድ በእንደዚህ አይነት የሚፈአል ማለት በእንደዚህ አይነት ፋብሪካ ላይ ቃጠሎ የእሳት ቃጠሎ እንደተነሳና በከፍተኛ ደረጃ ጉዳት እንዳደረሰ የተገለጸ ነው። ወደ ኋላ ካይ ምናልባት ሰፋ ያለ መረጃ ሲኖረን እናንቀርብ እንችላለን። የውጭ ጉዳይ ሚኒስትር ጊዶን ሳር በተለይ ብሪታንያ በእስራኤል ላይ ማዕቀብ የምትጥል ከሆነ እኛ ደግሞ አጠፌታውን ማዕቀብ እንጥላለን ሲሉ ከወዲሁ እያስጠነቀቁ ይገኛሉ። እንደሚታወሰው ሁሉ በተለይ በይሁዳና ሰማርያ አካባቢ በሚደረጉት እንቅስቃሴዎች ምክንያት አሁን አዲሱ የተመረጠው የብሪታንያ መንግስት ምናልባት በእነዚህ ቦታዎች ላይ ማዕቀብ ይጥላል ተብሎ የተጠበቀ ነው። ዛቻም ሳይሚይዛተ እንደሚገኝ ተገልጿል። በትናንትና ሁለት በአንድ የቴሌቪዥን ጣቢያ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለቤት ሳራ ኔታንያሁ የተናገሩት ንግግር እጅግ በጣም መነጋገሪያና የሚያስቆጣ ሆኗል። በዚህም የዲሞክራት ፓርቲ ሊቀመንበር ያይር ጎላን ለሳራ ኔታንያሁ የላኩት ደብዳቤ ይቅርታ የምትጠይቁ ከሆነ ይቅርታ ይጠይቁ፣ አለበለዚያ ግን 2 ሚሊዮን የሸቀል የሚደርስ ክስ እመሰርታለሁ። ይህ የስም ማጥፋት ዘመቻ የባለቤቶን ክስተት ወይም ውድቀት ጥቅምት 7/2023 የወደቀውን ክስተት ሐማስ ያደረሰብንን በደል ለመሸፈን የሚደረግ ጥረት እንቅስቃሴ የስም ማጥፋት ዘመቻ ነው በማለት ከፍተኛ ደረጃ በመቆጣት የጻፉት ደብዳቤ ምላሽ እየጠበቁ ነው። የጠቅላይ ሚኒስትር ባለቤት ይቅርታ ይጠይቁ ይሆናል ወይስ አይጠይቁም? ቆይተን የምናየው ጉዳይ ይሆናል። ክብራትና ክብራን አድማጮቻችን፣ አሁን በማከታተል ደግሞ ባልደረባ የሰጠኝ ዘመን ያዘጋጀው ሳምንታዊ ፕሮግራም በተለይ የኢትዮጵያ ይሁዶች የእደ ጥበብ ማዕከል የሚያገለግል የሚሰራ አንድ ግለሰብ በሱ ዙሪያ ምን እንደተደረገ ምን እየተደረገ እንዳለ እሳቸውን የስራ እንቅስቃሴ በማስመልከት ሰፋ ያለ ዝግጅት አዘጋጅተናል። ይሄው እሱና ድምጽና እንመለሳለን። መልካም ቆይታ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራም በኢትዮጵያ ይሁዳን መንግስታዊ የቅርስ ጥበቃ ማዕከል የቤተ መዛግብት ክፍል ሰራተኛ ከሆነው አቶ አበጀ መዳኒ ጋር ቃለ ምልልስ እናካሄዳለን። ሱም ዚህ ስቱዲዮአችን ተገኝቷል። እንደምን አለህ?
1: እግዚአብሔር ይመስገን። እንዴት አለህ?
0: ሰላም ነው ወይ?
1: ሰላም ነው።
0: እንዴት ነው? እንዴት አገኘው ስቱዲዮአችን? ካሁን በፊትም ነበር?
1: አዎ፣ ካሁን በፊትም ነበርኩ። በጣም ጥሩ ነው፣ ደስ የሚል ነው። ያው መስፈርቱን የጠበቀ ዘመናዊ የሆነ ስቱዲዮ ነው እና በጣም ደስ ይላል። እኔም ስለጋበዛችሁኝ አመሰግናለሁ።
0: እናመሰግናለን። እንግዲህ የኢትዮጵያ ይሁዳውያን ይዘዋቸው የመጡ የተለያዩ ቅርሶች፣ ባህሎች አሏቸው። እነዚህን ደግሞ በመንግስታዊ ደረጃ መጠበቁ ከፍተኛ ድርሻ እንደሚሰጠው ሁላችንም እናውቃለን። በበቂ ሁኔታ ያልተሰሩ ብዙ ነገሮች እንዳሉ ደግሞ ይነገራል። አንተም በዚህ ዘርፍ እንኳን አሁን ከቅርስ ማዕከል ሳትሰራም በራስህ ጊዜ ብዙ እንቅስቃሴ ስታደርግ ነበርና አሁን አጠቃላይ በምሰራበት በዚህ መስሪያ ቤት ምንድን ነው የስራ ድርሻ?
1: እሺ፣ አመሰግናለሁ። ያው እንግዲህ እኔ የስራ ድርሻዬ በቤተ መዛግብት ውስጥ ነው የምሰራው። ቤተ መዛግብት ያው የታሪኮችን፣ ሰነዶችን፣ ዶክመንቶችን፣ ፎቶዎችን፣ ቪዲዮዎችን፣ ታሪካዊ መጽሐፎችን ማሰባሰብ ነው። እንዲሁ በእስራኤል ሀገር ብቻ ሳይሆን ከእስራኤልም ውጭም በተለያዩ ወደ ሰሜን አሜሪካም ወደ አውሮፓም እንዲሁም ኢትዮጵያም ብዙ ብትንትን ያሉ የእኛ ተንቀሳቃሽ ቅርሶች እንበላቸው አሉ። ስለዚህ ኢትዮጵያ ውስጥም ነጮችም እየመጡ የቀረጹት ብዙ ነገሮች አሉ፣ እስራኤላውያን አይደሉም በውጭ ሀገር የሚኖሩት እና ቤተ መዛግብቱ ያንን በማሰባሰብና እንዲሁም ደግሞ የአጠባበቅ መስፈርትና ደንብ አለው። ይሄ የቤተ መዛግብት እንዲሁም በዓለም አቀፍ ማህበር እንቅስቃሴም አለው። በዛም በኩል አርኪዮን ይባላል፣ ረሹሞት የሚባል ነገር አለ። ያንን በስነ ስርዓቱ ለምሳሌ አጠባበቁ እያያዙ አሁን የኛው ቤተ መዛግብት ቴምፔራቱራ ወይም ደግሞ እነዛ ቁሳቁሶች እንዳይጎዱ
0: የማድረግ
1: የአየር ጸባይ ያው ስለዚህ ምሳሌ ማዝጋኑ ሁሌ 24 ሰዓት የሚሰራ በተወሰነ ቴምፔራቱራ ላይ ያለ አለ፣ አይጠፋም ያለ። ስለዚህ እዛ ውስጥ ያሉት ዶክመንቶች በሙሉ በስነ ስርዓቱ መጠበቅ አለባቸው። አብዛኛውን ጊዜ እኛ ብዙ ልምዱም እውቀቱም ስላልነበረን ነገር ግን ጥንታዊ ፎቶዎች፣ ቪዲዮዎች ወይም ደግሞ መጽሐፎች በተለይ ስለዚህ አሁን የጥንታዊ ነገር ልክ አሁን አንዳንድ እንጀራውን በእጃችን ስንነካው ይሸበርራል እንደዛ ነው እና ጥንታዊ ነገሮች በተለይ የብራና ነገሮችም በስነ ስርዓቱ መያዝ አለባቸው፣ መጠበቅ አለባቸው። ዋናው ደግሞ አላማ ደግሞ ይህን ለወደፊቱ ለጥናትና ለምርምር እንዲሁም ለማህበረሰቡ ለማቅረብ ነው። ይሄ ነው
0: በጣም ትልቅ ስራ ነው። አሁን በኢትዮጵያ ይሁዳውያን የቅርስ ማዕከል ጥበቃ የሚደረግላቸው ወይም እናንተ እያሰባሰባችሁ ወደ ሙዚየም የምታስገቧቸው ነገሮች ምን ምን ናቸው?
1: ቅድም እንዳልኩት ነው፣ ይሄ ሚስማኪም ይባላል፣ ሰነዶችን እንደዛ አይነቱ የቤተ እስራኤል ጉዳይ ባስመለከተ ነው። ስለዚህ ስለ ቤተ እስራኤል ታሪክም ስለ አሊያው ጉዳይም ወደዚህ ሀገር የመምጣቱ ጉዳይ ኢትዮጵያ ውስጥ በነበርንበት ስለ ሃይማኖቱ ስለ ባህሉ ቅድም ያልኩ ነገር ነው። እንግዲህ ያው ቪዲዮዎችን ምስሎችን በመሰብሰብ ሰነዶችን፣ ብዙ ጽሁፎችን በተለያዩ ቋንቋዎች እነዛን ማሰባሰብና እንዲሁም ደግሞ ማንኛውም ለወደፊቱ ጥናትና ለምርምር ለማድረግ እናንተም እንደ ሬዲዮ ጣቢያ ስለ ኢትዮጵያ ቤተ እስራኤል አንድ ነገር ለመዘገብ ከፈለጋችሁ ከኛ በመምጣት በማየትም አስፈላጊውን ነገር ልትቀበሉ ትችላላችሁ። ስለዚህ ዘርፈ

0: ነገር ነው ማንኛውም የቤተ እስራኤል ቁሳቁስም ሆነ በነገራችን ላይ ስፌት ሊሆን ይችላል ሸክላ ሊሆን ይችላል እነዚህንም በሙሉ ደግሞ ያው የሚዳሰሱ ቅርሶችን እነዚህም የማሰባሰብ ነው ስለዚህ ሁሉንም ነገር ነው ከሞላ ጎደል
1: በጣም ጥሩ ነው እንግዲህ የኢትዮጵያ ዩዳን ይዟቸው የመጣቸው እንዲሁም በኢትዮጵያ በተለያዩ ቦታዎች የቀሩ ብዙ ቅርሶች አሉ የመጡትን አሁንም በሰዎች እጅ እንዳሉ ይነገራል አንዳንዶች ተሰብስበው በሚገባው ቦታ አሉ እንደው ለሌላው ተደራሽ ለማድረግ እነዛን ኢትዮጵያ የቀሩትን በማሰባሰብ እዚህ ያሉትንም ደግሞ በአንድ በሙዚየም የማድረጉ ሂደት አስቸጋሪ ነው ብዙ ተሰርቷል ግን አሁንም ይቀራልና እንዴት ነው እናንተ ከኢትዮጵያም እዚህም ባለም ላይም ለማሰባሰብ ጥረት ብታደርጉት ብዙ ሰራተኛ አላችሁ ወይ በየቦታው
0: ጥሩ ጥያቄ ነው በነገራችን ላይ አሁን ዛሬ መስሪያ ቤት ነው ከኔ ብቻ መጣው እንጂ ስራ አስካጁም አለ አቶ ኢሳስኻር መኮንን በጣም ታዋቂነትና በውትድርናም ከፍተኛ ማዕረግ የነበረውና እንደውም በተለያዩ ሙያዎች ከፍተኛ ኃላፊነት የሰራ ነውና ስለዚህ እኔ ብቻ ሳይሆን ለምሳሌ የጥናትና ምርምር ክፍልም አለ የተሰበሰቡም ደግሞ በዩኒቨርሲቲ ደረጃ በአካዳሚ ደረጃ ጥናትና ምርምር እንዲካሄድ ለምሳሌ አሁን በዛ ጋጣሚ ቤንጎሪዮን የተለያዩ ዩኒቨርሲቲዎች ግንኙነት አለን ስለዚህ የቤተ እስራኤልም ታሪክ ጥናትና ምርምር እንዲካሄድ አሉና እንዲሁም ደግሞ መርከዝ መባክር የሚባለውን ሰዎች እየመጡ እንዲጎበኙ ከዛ ነው መሆን ያለበት ስለዚህ ኢትዮጵያ ለምሳሌ አሁን አብዛኛው ነገር ዛሬ ቴክኖሎጂውም ያግዘናል ምክንያቱም ለምሳሌ አሁን ጀርመን ያገር ያለ የሆነ መጻፍ የቤተ እስራኤል ግዴታ ወደ ጀርመን መሄድ ማያስፈልግም ማለት ይቻላል ምክንያቱም መሰለህ የዲጂታሲያ ወይም ደግሞ ዛሬ ወደ ስካን እየተደረገ አዎ በዛ መልኩ ነው ግን ያው ይሄን ነገር ለማድረግ ያው ሰራተኞችም አሉ እኔ ብቻም አይደለሁም አስፈላጊ ከሆነም የምንልባቸው ቦታዎች ለወደፊት እንደዳለን ግን አሁን ከኛ ማህበረሰብም ያው በዚህ ጉዳይ እስካሁን ድረስ ብዙ ሰዎች እየሰጡን አሉ። ለምሳሌ አዳሪ ትምህርት ቤቶች ብዙ ፎቶዎችን በአዲስ ገብነታችን ስንማር ቪዲዮዎችን በአሊያ በኩል ተሳትፎ የነበራቸው የተለያዩ መስሪያ ቤቶች እየሰጡን አሉ። ነጮችም ብዙ ነገሮች ከኛ ማህበረሰብም ግን ገና ብዙ ያልተሰበሰበና በስነ ስርዓቱ በአግባቡ የማይጠበቅ ብዙ ሰነድ አለ። ስለዚህ ወደዚህ መስሪያ ቤት በነገራችን ላይ ማንኛውም ደግሞ ወደኛ ሲያመጣን ህግና ደንባለን ለምሳሌ አሁን በለማርኸናውት ይጉዳርኸናውት እስራኤል የሚባል አለ ያለማቀፉም አለ ህጎች አሉ ደንቦች አሉ ስለዚህ እያንዳንዱ ለምሳሌ አሁን ፎቶ እኔ በተማርኩበት መሰረት በዚህ ለማርኸናውት ምንድነው በዛ ፎቶ ሞነ ዶክመንት ማን ነው የጻፈው መቼ ተጻፈ ሐሳቡ ምንድነው የሚለውን ማታዳታ በሚባል በዛ እናስተካክለው ማለት ነው ስለዚህ አያያዙ በጣም ጥሩ ነው
1: ኤአይስ ያግዝ አይደለም በኤአይ አንዳንድ ነገሮችን
0: ኤአይ አዎ ያግዛል ከሞላ ጎደል ኤአይ መሰለህ አሁንኛ ቅድም የጀመርኩት ማንኛውም ሰው ወደኛም ሲያመጣ የምናስፈርመው ወረቀት ማለት ያቱም የመንግስታዊ ተቋም በመሆን እንዲሁም ደግሞ ለዓለም አቀፍም ህግም ማንኛውም በስነ ስርዓቱ ለምሳሌ ያንድ ሰው ራሱ ፈቅዶ በፍቃዱ መሆኑን ያንን ደግሞ ይሄ መንግስታዊ መስሪያ ቤት ለጥናትና ለምርምር እንደሚያውለው ያን ፎቶም ሆነ ማንኛውም መጻፍ የሚሰጠን ሰው መፈረም አለበት
1: መፍቀድ አለበት
0: አዎ መፍቀድ አለበት ስለዚህ አሁን ኤአይ ያልከው ነገር አንድ በኩል ያስቸግራል ምክንያቱም እንደው ይሄ ዙህት ይወጥረም የሚባል ነገር አለ በዙህት ይወጥረም ለምሳሌ ያው ብዙም
1: የፈጠራ ባለቤት ማለት
0: የፈጠራ ባለቤትም እንዲሁም ደግሞ ዛሬ ታቃልህ ይሄ ፌክ ወይም ደግሞ የሚያስመስል ነገርም አለና ከሞላ ጎደል ያው በዚህም የጉዳር ኸናውት እስራኤል በየጊዜው የሚያወጣው
1: መመሪያ አለ
0: ወይም ደግሞ ኩርሶች አሉ እዛም ከሞላ ጎደል የመሳተፋል ማለት ነው።
1: አሁን እንግዲህ ዙሮ ዙሮ ቅርሶቻችን የተለያዩ የኪነጥበብ የባህል ቅርሶች እንዲህ ይሰባሰባሉ። በመጨረሻም ሌላው ማህበረሰብ ወይም ደግሞ ኢትዮጵያውያን ራሳቸው እንዲያዩት የማድረግ ነው ዋናው አላማና እንዲህ ነበር እንዲህ ስናደርግ ነበር ነው አይደለም ታሪክን የመጥቀስ ሁኔታ እንዴት ነው ለጎብኚዎች አመች ሁኔታዎችን የሚፈጠር አሁን በመሰሩበት አንተ በመታገልበት ማዕከል
0: አንደኛ ድረገጻችን አለ በነገራችን ላይ ድረገጹ እዛ ውስጥም ገብቶ ብዙ በርካታ ታሪካዊ ፎቶዎችም አሉ ሰነዶችም ቪዲዮዎችም አሉ ስለዚህ ድረገጹ ውስጥም ገብቶ የማየት የማንበብ በአማርኛ እንግሊዘኛ ዕብራይስጥና በትግርኛ ቋንቋ አለ ድረገጻችን ላይ እንደገና ይሄን ነገር ከሞላ ጎደል ደግሞ እንዳልከው መርከዝ መባክር የሚያልኩት ነገር አለ በቅርብ ጊዜ አሁን ከዛ ከቦታ

0: የመጣው እኛም እንከመተው ኢየሩሳሌም ነው እዚህ ቢኒያን ያውማ ስድስተኛ ፈቅ ነው እዛ አዳራሽም አለ
1: ቀርባቸዋል ማከብ
0: አዎ አዳራሽም አለና በየጊዜው ለሰዎች ምሰሰው ለምሳሌ ባለፈው ወር ማለት ነው የቀሳውስቱ ጉባኤ ነበርን ያካድ ነው አንድ ቀን ተኩል ያክል ከዛ ነው እነሱም የተለያዩ መንግስት ባለስልጣናት እኛ በማምጣት ቄሶች ጋር በመመካከር ያደረግነው ከዛው ነውና መስሪያ ቤታችን ብቻ ሳይሆን የመሰብሰብ እንዲሁም ደግሞ እዛ የሚታዩ ቅርሶችም አሉ የተለያዩ በእስራኤል ፎቶዎችንም ያስቀምጥናቸዋልና በዚህ መንገድ አለ ከዛን ግን አልፎ በነገራችን ላይ ያው ታሪካችን ከኛም አልፎ ቅድም ያልኩ ነገር አለ ነጮችም አሉ ለምሳሌ ጥናትና ምርምር ለማድረግ ከኛ ማህበረሰብም አሉ እኛ ግን ዋናው ነገርኛ ፍቃድ ህጉ የፈቀደልን ነው ወይም ባለቤቱ የፈቀደልን በደረጃችን ያው ለማህበረሰቡ መንግስታዊ ተቋም ስለሆነ በመንግስትም ሆነ ነገር ለማህበረሰቡ የማቀረቡ በጣም
1: አስፈላጊ ቦታው ተገንቶስ የመጎብኘት እድላለ ወይ ለጊዜው
0: አዎ እሱን አሁን ልናመቻች ነው በቅርብ ጊዜ ስለዚህ እሱንም ደግሞ ያው ይሄንም የሚያካሂደው
1: ነገር ነው አዎ ፕሮጀክት በተለይ ይሄን አይነት ነገር እንደው ባህላችን ሴታችን እንደው መደረግ አለበት
0: አዎ እዛ የፕሮጀክትና የአድራሻ የሚባል ነገር አለ ባስም ናልባት ለወደፊቱ ሊቀርብ ይችላል በደንብ አርጎም ያስረዳሉ ይያለው ስለዚህ ይሄንም አሁን እየሰራንበት እኔ ያለ በተለይ አሁን ስራ አስካዳችን በስራ ዋናው ስራ አስካጅ በዚህ ላይ ከፍተኛ ስራ እየሰራ ነው ስለዚህ ይሄንም በቅርብ ጊዜ እናሳውቃለን ይመቻቻል
1: ጥሩ አሁን የኢትዮጵያ ይሁዳን ቀሳውስት ጾለት እንደተቀረጸ አብዛኛውን እናቃለን ካሁን በፊትም በስሩ ሲሰሩ የነበሩ ሰዎችን ቃለ ምልልስ አድርገናል እሱስ ከዚህ ውስጥ የሚካተት ነው
0: አዎ የኢትዮጵያ ቤተ እስራኤል እሱም ይካተታል በነገራችን ላይ ባለፉትም ኢትዮጵያም ድረስም አንድ ፈረንጆች የመጡት የጥንታዊ ካናቶችን ወይም ዝማሬም የቀደሙ አሉ። ሁሉንም አሁንም መርካዙም በተለይ መርካዙም ደግሞ የሚቀርጻቸውም አሉ። እኛ የነበረውን ከሌሎቹ መሰብሰብ ብቻ ሳይሆን እኛ የምንፈጥራቸው ነገሮች አሉ። ሰዎችን ቃለ መጠየቅ የማድረግ ወደዚህ ሀገርም ሲመጣ ኢትዮጵያ ማህበራዊ ኑሮ እንዴት እንደነበረ የሚለውን እንዲሁም ደግሞ ያው ጾሎቱም ሆነ የተለያዩ ነገሮችን እንቀርጻለን እየቀዳን ነው ያንንም በሙሉም እንሰበስባለን ከዛም አልፎ ደግሞ ለምሳሌ አሁን ያው ስግድ በዓልም ባስመለከተ ያው ኢየሩሳሌም የዚህ መስሪያ ቤት ነው ኃላፊነት ወስዶ የሚያዘጋጀው ስለዚህ አሉ እኛ የምንፈጥራቸውም ነገሮችም አሉ እንዲሁም ደግሞ የጾሎቱ ጉዳይ ያው በበርካታ ሰዎች የሚያካሉበት ነው እኔም ከመላ ጎደለ በርካታ መተታተም አንዱ ያ ጥናትና ምርምር መጻፎችም ደግሞ ብዙ ጉዳይ ያሳተም ያለውና ስለዚህ ተቀላል ባለ ሁኔታ ግን ይሄ ቦታ ለሁሉም ምንጭ እንዲሆን ነው አየው የተፈታተነውን በሙሉ በእስራኤል ሀገርም ከእስራኤል ውጭም ያለውን አንድ ማህከል ውስጥ በማሰባሰብ ለህብረተሰቡ የማቅረብና ለጥናትና ለምርምር ክፍት ለማድረግ ነው
1: ጥሩ ነው በጣም የሚመሰገን ነገር ነው አሁን በዚህ ሂደት ውስጥ ያሉ ፈተናዎች ምን ናቸው አንተ ኢትዮጵያ ሁሉ ሄደህ በግል እንኳን ብዙ ስሰራ ነበርና ፈተናዎች ምን ናቸው አሁን ለምሳሌ በመንግስት ደረጃ ከሆነ በጀት ይኖራል ሊፈልጋቸው ተቦታ ለመሄድ አመቺ ሁኔታዎችን ሊፈጠር ይችላልና እስካሁን የምታዩቸው ተግዳሮቶች ምን ናቸው
0: ተግዳሮቹ ከመላ ጎደለ ያሁን በዚህ በቤተ መዛግብቱ ካየውት ለምሳሌ ሌሎችም ተቋማት አሉ የኛን ታሪካዊ ማስረጃዎች ሰበሰቡ ካሁን በፊት ከነዛ ድርጅቶች ጋር ያው ትንሽ በቀላሉ ሁኔታውን ለመቀበል ያስቸግራል ስለዚህ ይሄ እንትን አለ እንደገና ደግሞ ምን መሰለህ በተለይ በየቤቱ በየቤታች በተለያየ ቦታ ያለውንም ሆሜር ወይም ደግሞ ያንን ለመሰብሰብ በጣም የህብረተሰቡ ትብብርም ድጋፍም ያስፈልጋል በየነ ማስቦ ከዚህ ላይ እንትን ነገር አለ ከዛ በተጨማሪ ደግሞ አንዱ ተግዳሮት መሰለህ ከመላ ጎደል ያውንም ያለበት ነዛውን በየተላዩ ከኛ ብቻ አይደለም ከነጮቹም ቤት ብዙ ነገሮች አሉ በተወይ ቀረጹን ግን እነዛ ፎቶዎች ሆነ ሰነዶች የት ቦታ እንዳሉ ባጭር ጊዜ ውስጥ እንደርስባቸው አይደለም ጥናትና ምርምር ተደርጎ የጊዜ ጉዳይ ነው ዘማሻብም ወይም ደግሞ እና እንደዚህ ነገሮች አሉ ከመላ ጎደል ያው ይሄን ይመስላል
1: ስለዚህ አሁን ለህብረተሰቡ የምታቀርቡት ጥሪ አለ ወይ አሁን ብዙ ቅርሶች አሉ ብዙ ነገሮች በህብረተሰቡ እጅ አሉ እነዛን ጠብቀው ያዙ ያያቴ ነው ያባቴ ነው የእናቴ ነው ብለው ያዙ አሉና ወደ እናንተ እንዲያመጡ ተፈቅዳላችሁ እንደዚህ አይነት ነገሮች?
0: እኛ መፍቀድ ብቻ አይደለም ፍላጎታችን ነው። ስለዚህ የኛም ፍላጎት ይሄ ነው። ማንኛውም ሰው ቅድም እንዳልኩ መስፈርትና ደንቡን በተጠበቀ መልኩ አዎ ያነ ነው። ለምሳሌ አሁን ያው ቅድም ያየው ነገር አለ። ለምሳሌ እያንዳንዱ ዶክመንት እንኳን የምንይዝበት ካርቶን በለው ወይም ይካለም እንለዋለን በጣም የተለየ ነው። ይሱቅ ላይ የምትገዛው አይደለም። ለምን ያንን ሰነድና ዶክመንቶችን በሰነ ስርዓቱ በአግባቡ የሚጠብቅ ነው። ይሄ ሁምጽዮት የሚባል ነገር አለ።
1: አይበላሹ
0: እንዳይበላሹ የማድረግ ነውና ከማበረሰቡ ያው ከመላ ጎደል ያው ማንኛውም ታሪካዊ ፎቶም ሆነ ሰነድም ሆነ መጽሐፍም ሆነ ወደኛ በመጡና በአግባቡ በሰነ ስርዓቱ ስለሚጠብቅ ይሄ ነው። እኛ ደግሞ ለይጉድ አርኪኦናውታ እስራኤል የሚባል አለ። እስራኤል ሀገር የአርካይቭ ወይም ደግሞ የቤተ መዛግብቶች ተቋም አለ። እዛም የሚያወጣውና መመሪያና መስፈርት ነው እኛ የምንሰራው። ስለዚህ ይሄን ይመስላል።
1: ስለዚህ ህብረተሰቡ ቢያመጣ ተቀበላላችሁ እንደገናም እንዲያመጣ ተጠይቃላችሁ?
0: አዎ።
1: ሌላው እንግዲህ ቀላል ነገር አይደለም። ብዙ መሰራት የነበረበት ነው። ብዙ እንዲሁ ሳይጠበቁ የጠፉ ቅርሶች አሉን። ግን ለወደፊት እንዲህ አይነት ነገሮች በማንኛውም ህብረተሰብ ያሉትን ማሰባሰብ የሚጠበቅባችሁ ነው። እናንተ የነቃ ተሳትፎ ማድረግ አለባችሁ። ብዙ መስራት ይጠበቃልና ተማጠቃለላችን በፊት ያሉ ነገሮች ካሉ መሆን የሚገባው ነገር ካለ ለህብረተሰቡም ተስተላልፈው መልእክት ካለ።
0: እሺ ያው ቅድም እንዳልኩት ነው ከሞላ ጎደል እንግዲህ የመንግስታዊ መስሪያ ቤት የቤተ መዛግብቱ ባለም አቀፍ ደረጃ ስታንዳርዱን የተጠበቀ በመሆኑ ስለዚህ ፎቶግራፎችም ሰነዶችን ደብዳቤዎች የምስክር ወረቀት የእጅ ጽሑፎች መጽሐፎችን የተለያዩ የድምጽ ቅጅም ቪዲዮም ሆነ እንግዲህ ታሪካችን ስለሆነ ይሄን ነገር
1: የሙዚቃ መሳሪያዎች
0: የሙዚቃ መሳሪያዎች ሊሆን ይችላል
1: የሸክላ ውጤቶች ብረታ ብረት ስንሰራው የነበረው
0: ብዙ ነገሮች አሉ ነገራችን ላይ። ስለዚህ ይሄን ነዚህ ነው
1: ወና ፋናፍ ተጣቀለ
0: እኔ አዎ አይ አልጀመርኩም እንጂ በጻነት አስተዋጽኦ እኔ
1: ብረት መስራት እችላለሁ። አባቴ ብረት ሲሰራ ስለነበረ
0: አዎ ይሄ በሙሉ በነገራችን ላይ መጻፍና መመዝገብ አለበት። ታሪካችን ምን መሰለህ አሁን ታሪካችን ድሮ አስተዋሳለሁ የዛን 30 አመት በላይ አብዛኛው ማህበረሰባችን በዚህ ወጣቱ ትውልድ ታሪክን የመርሳት የበለጠ ወደዛ ይሄ ከፍተኛ ስተት ነው። አሁንም እየጎዳነ ነው ወደ ማንነት ቀውስ ውስጥ ያስገባን ስለሆነ ስለዚህ አንድ ሰው ደግሞ የራሱን ታሪክ ማንነት እንትን ካላከበረ ሌላውም ያከብረው አይችልም። ስለዚህ እነዚህ ነገሮች ይጥቀማሉ ለነ ነው። እነዚህ ደግሞ ያው የመንግስታዊ መስሪያ ቤትም ስለሆነ ለወደፊቱ ለማህበረሰቡ ግልጽ ይሆናሉ ይቀርባሉ ብለን እናስባው። ለወደፊቱም ደግሞ ማንኛውም የልጆቻችንን በነገራችን ላይ ሁላችንም አላፊዎች
1: እንዴት ነው ለነሱ እናስተምራቸው ምን ይችላል ነው
0: አሁን አዎ ሁላችንም ደግሞ ለአላፊዎች ነን። ይሄ ደግሞ የሚደረጋውም በእኛ ትውልድ ብቻ ሳይሆን ለመጪው ትውልድም በሰነ ስርዓቱ መስፈርትና ደንቡን በተጠበቀ መልኩ ኢትዮጵያ ቤተ እስራኤል ታሪክ እንዲቀመጥና እንዲቆይ የማድረግ ነው።
1: ያነነ ያገኙ ፋይሉን ያወጡ እንደዚህ ነበር አባቶቻችን ይላሉ።
0: ትክክል
1: አዎ ጥሩ ነው። በጣም ጥሩ ነው። አቶ አበጀ መዳኒ እንግዲህ መጨረሻም ተስተላልፎ መልእክት ካለ።
0: አመሰግናለሁ እዚህ ያው ስለ ጋበዛችሁን። መልእክቱ ያው አሁን መጨረሻ ያለው ነው። ስለዚህ ማንኛውም በቤቱ ያለ ለታሪክ ይጠቅማል የሚል ነገሮችን ወደኛ መስሪያ ቤት ቢያመጡና ቢሰጡን በጣም ደስ ይላል። እንዲሁም ደግሞ ስካንም የምናረገው ጽሉም የምናረገው ሙዛም ሂደትም አለ። እና ይሄን ባጭሩ ታሪካችን በጋራ ሆነን እንጠብቀው እንተባበር ነው የኛ መልእክት። ለማህበረሰባችንም ጥሪ እናረጋው። እንዲሁም ደግሞ ለማህበረሰባችን ብቻ ሳይሆን ለፈረንጆችም ያው እንደምታቀው እኛ ለማምጣት አብረው የሰሩ ብዙ አስተዋጽኦ ያደረጉ ብዙ ነጮች አሉ። እስራኤላውያን ከእስራኤልም ውጭም የሆኑ እነዛም በነገራችን ላይ የሰጡንም ፎቶዎችን ሰነዶችን አሉ። ስለዚህ ይሄን ይመስላል ታሪካችን በጋራ በመተባበር ለመጪው ትውልድ እናቆየው በስነ ስርዓቱ የሚል ነው።
1: አዎ መጨረሻ ላይ የተጠቀስከው እነሱንም ትብብር ያደረጉትን መርሳት አስፈልግም እዛ ውስጥ ማስገባት ይገባል። የተደረገልንን ነገር ደግሞ ማመስገን ጥሩ ነውና በርቱ። ለዛሬው እንደው በመጀመሪያ እዚህ መስሪያ ቤት ከገባ በኋላ ቃለ ምልልስ አረግን እንጂ ለወደፊት ብዙ ምን እንነጋገርባቸው ጉዳዮች አሉ እንነጋገራለን። ከኛ ጋር ለነበረ ቆይታ ከፍ ያለ ምስጋና እናቀርባለን።
0: እሺ እኔ ማመስገናለሁ።
1: ሰላም ነን። እሺ። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

ባህል ደረባ የሰጠይ ዘመነ ታቀርብከው ባህልና ኪነ ጥበብ ፕሮግራም በጣም ደስ የሚል ትምህርት አዘል ነው። ጥሩ ነው የሚደገፍም ሆነም ያለበት ነው። ነገር ግን እንደኔ ምልከታ ሳይው ይህ በተለይ የኢትዮጵያ ይሁዳውያን እደ ጥበብ ማዕከል ወይም ቤተ መዘክር ከቦታ ወደ ቦታ እየተንቀሳቀሰ ያለ ነው። እኔ በጣም ብዙም ምክንያቱም ምናልባት በዚህ ዙሪያ ነው ካሁን በፊት ብዙ ማቃቸው ነገሮችም አሉ። ይሄ ቤተ መዘክርን ለመስራት ለመገንባት ብዙ ጥረቶች ሲደረጉ ነበር። ሁላችንም እንደምናስታውሰው ባህላችን የሚባል ድርጅትም ነበር በዚህ ዙሪያ ሲንቀሳቀስ የነበር። ዛሬ እሱ አክትሞ ግን ወደዚህ በከፍተኛ ደረጃ የራሱ ሆነ ባጀት ተመድቦለት ይህ ቤተ መዘክር እንዲሰራ የሚል እቅድ ወጥቷል። ለምንድን ነው እስካሁን ድረስ ግን ይህን ቅስቀሳ የቆመበት ምክንያት እኔ የሚገባኝ ነገር አይደለም። ሰጠ በዚህ አጋጣሚ በዚህ ፕሮግራም ውስጥ ይህንም በተለይ ይህን ድርጅት የሚያንቀሳቅሱትን እንደው ብንጠይቃቸውና ለህዝቡ ግልጽ የሚሆን ነገር መቀመጥ ያስፈልግ ይመስለን። አዎ ታሪካችን በጋራ ማስጠበቅ የራሳችን የእያንዳንዳችን ግዴታ አለብን። ነገር ግን ይህ ድርጅት ከተቋቋመ ጊዜ ጀምሮ እስካሁንስ ምን ሰራ? ምን አደረገ? ካሁን በፊት መስሪያ ቤቱ ቴላቪቭ አካባቢ ነበር። አሁን ቢኒያናው ማውስት ያለ ቦታ ነው። የራሱ የሆነ የተመደበለት ባጀትም አለ። ውስጡስ እንዴት ነው የሚካሄደው ሁኔታው? በእውነት ጥልቅ ምርምር ሊያስፈልገው የሚገባ ጉዳይ ነው እዚህ ደረጃ ድረስ የደረሰው። ምክንያቱም ይህ ነገር ለምንድን ነው አንደኛ እስካሁንስ ሊቋቋም ያልቻለበት? የራሳችን ለምን ቤተ መዘክር አይኖረንም? ለምን ሁሌ ከቦታ ወደ ቦታ እየተቀያየን የዘዋወርን እንቀመጣለን? ምንድን ነው ችግሩ? ባጀት አለ፣ የራሱ የሆነ ባጀት፣ እንዲያውም የራሱ የሆነ የተመደበለት ባጀት አለ። ሁላችንም እናስታውሳለን በመቼ ዓመተ ምህረት ነበር የባህልና የስፖርት ሚኒስትር ሚሪ ረገብ በነበሩበት ሰዓት በቢኒያናውማ ትልቅ ስብሰባ ተደርጎ ማአት ከ3000 በላይ ህዝብ ተመቶ ይሄው የኢትዮጵያን ድርጅት እደ ጥበብ ቤተ መዘክር ሊሰራ ነው ተብላ የታወጀበት በዘፈን ሽንት ሽኩቻ የነበረት ነው። ያ ከሆነ ስንት ዓመት አልፎታል? እና አንዳንድ ጊዜ እኛው ራሳችን በራሳችን በውስጣችን ያለው ሽኩቻ አለመግባባት አይደለምና ለእኛ ለታሪካችንም እየጎዳን የመጣ ነገር አለ። እዚህ ጋር አሁን አበጀ መድኃኔ እኔ በግሌም የማቀው ጥሩ ታታሪ ልጅ እንደሆነ አውቃለሁ። ነገር ግን በየቦታው እየዞሩ እንደዚህ አይነት ነገር ማሰባሰቡ ምንድን ነው የሚጠቅመን ያለው በአሁኑ ሰዓት? አንደኛ የተሰባሰበው ነገር እንደ ኤግዚቢሽን መልክ ወጥቶ ለህዝብ የማይጎበኝ ከሆነ፣ ተተኪ ትውልድ ይህን የማይማሩት ከሆነ፣ በእኛ በውስጥ ሽኩቻ፣ በውስጥ አለመግባባት፣ በራሳችን አለመግባባት ይሄ ቤተ መዘክር ተሰርቶ ሁሉንም አቀፍ የሆነ ታሪካችን ቦታ የማይኖረው የማይሰጥበት ምክንያት ምንድን ነው? ወደፊት ልናስብበትና ሊጠና እውነት ሁላችንም እስኪ እንደው በጋራ እንሰብ እና በጣም እኔ ይህ ነገር ሲወሳ እኔ እንደ አንድ ግለሰብ ትንሽ የሚያም ጉዳይ ነው ያለውና እንደው አሁንም በድጋሜ ባልደረባ የሰጠኝ ለአንተ ነው እንግዲህ ይህን አደርነት የምሰጠው። በዚህ ዙሪያ ጥልቅ የሆነ ጥያቄ ተደርጎ ያለበት ይህ ቦታ ያለበትን ሁኔታ እንዴት ወደፊት መራመድ የሚችልበትን መንገድ፣ ችግሩ ምንድን ነው ባለበት ሩጥ የተባለበት ሁኔታ እና ይህን ለማህበረሰባችን ለህዝባችን ይዘን የመቅረብ ግዴታም አለብን እንዳንድ ጋዜጠኞች። ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው። አብራችን ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የክንሴት አባል ዶክተር ጸጋ ፍንታውን መስመር ላይ ትገኛለች። እንግዲህ አንቺ ያለ ነው የምንጠራት። ጸጋ ጠና ሰላም ጠናስ እንደምናመሸሽ።
1: ጤና ይስጥልኝ አይቸው እንደምናመሸህ። እንዲሁም የተከበራችሁ አድማጮች እንደምናመሻችሁ።
0: እንግዲህ እኔ ደህና ነኝ፣ እነሱም ደህና እንደሆኑ ባለሙሉ ተስፋ ነኝ። ጸጋ እንግዲህ አንቺ በተለይ በክነሴት የትምህርትና የባህል ስፖርት ኮሚቴ ቋሚ አባል ነሽ። ዛሬ ደግሞ መስከረም አንድ ቀን የእስራኤል 2.6 ተማሪዎች ወደ ትምህርት ገበታቸው ተመልሰዋል። እስኪ ተዘዋውረሻል፣ በየትምህርት ቤቱ አይተሻል፣ እንዴት ነበር? ከዛ ቀጣይ ጥያቄ ይኖረኛል።
1: በጣም ጥሩ። በመጀመሪያ ደረጃ በእውነትም እኔ በክነሴት ቋሚ አባል ከሆንኩባቸው አባላት መካከል ማለት ኮሚቴዎቹ አንዱ የትምህርት የባህልና ስፖርት ኮሚቴ ነው። ሌላው የጤና አለ፣ ቀጥሎም የስራ ማህበራዊ አለ፣ አሊያ በክሊታም አለ። ከዛም ደግሞ በሙያዬ በድሮ ሙያችንም በለው በመገናኛ ዘዴዎችም አባል ነኝ። በዛሬው ቀን በመጀመሪያ አይቼው የሚያስደስተው ያለምንም መሰናክል በሀገራችን እስራኤል የአመቱ የትምህርት ዘመን መስከረም አንድ ቀን ዛሬ መከፈቱ 2,600,000 ልጆች ወደ ትምህርት ገበታቸው በሰላም መመለሳቸው በጣም የሚያስደስት ነው።
0: እውነት ነው።
1: አዎ። ለምንድን ያልን እንዶ ሁለት መንገዶች አሉ። አንደኛው በእውነትም እነሆ 3 አመት እየቀረበ ነው ጦርነቱ። በጦርነቱ ምክንያት ብዙ መሰናክሎች ነበሩ በትምህርት ገበታዎች፣ በኑሮ ብቻ ሳይሆን። ሌላው ደግሞ በየአመቱ የትምህርት ዘመን መክፈቻው ሲደርስ አንዱ ትልቁ ችግር የነበረው ብዙ ጊዜ መምህራን
0: አድማ
1: የስራ ማቆም አድማ ያደርጉና የአመቱ የትምህርት ዘመን እንደታቀደው አይከፈትም ነበር እና ያሁኑ በጣም የሚያስደስት ነው። በጣም በጥሩ ሁኔታ ነው የተጀመረው። ያየነው በእውነት ከጦርነቱ በኋላ ስለሆነ በጣም የተረጋጋ ነውና በጣም ደስ የሚል ቀን ነው የምለው።
0: በእውነትም እንደጠቀሽው ጸጋ፣ እንደውም ለሶስት አመት ያህል ትምህርት ቤት ያልተከፈተባቸው እንደ ሙቱላ አይነት ከተማዎችም በደንብ የትምህርት ሂደቱ ተከፍቶ በጥሩ ሁኔታ እየተካሄደ የሚገኝበት ሁኔታ ነው የሚገኘው አሁን እና በጥሩ ሁኔታ ናሉ። ነገር ግን አንቺ እንደዚህ እንደ በክነሴት በዚህ ኮሚቴ ትምህርትና የባህል ስፖርት ቋሚ አባል እንደመሆንሽ መጠን መቼም አንዳንዴ መልካም ነገርም ሲኖር ችግሮችም አሉ አብረው እና አንዳንድ ችግሮች ነበሩ። እነዚህ ችግሮች ነው እንጥቀስ ካልናቸው በተለይ በትምህርት ቤት ውስጥ የመምህራን እጥረቶች አሉ፣ የተማሪዎች ደህንነትን በተመለከተ በትምህርት ቤቱ መካከል ያሉ አምባጓሮች፣ አንዳንድ ተማሪዎችም በምን እንደሆን ሳይታወቅ ራሳቸውን የሚያጠፉም እንደነበሩ አሉ እና እነኚህን ነገሮች አንስታችሁ ተወያይታችኋል? እንደው ቀርፋችኋል ወይ? እነኚህን እልባት ሰጣችኋል? ቅድመ ዝግጅትስ ተደርጎበታል ወይ?
1: በጣም ጥሩ ጥያቄዎች ነው አይቶ ያቀረብከው። በመጀመሪያ ደረጃ እነሆ የጦርነቱን ሁኔታ ስንመለከት ጥቅምት 7 ቀን 2023 ዓ.ም ጦርነቱ እንደተነሳ ባዛ ሰርጥ ባዛ ዙሪያ የነበሩ ወገኖቻችን በመገደላቸው፣ በመሰቃየታቸው፣ በመቃጠላቸው፣ በመጠለፋቸው፣ ቤታቸው ሁሉ በመውደሙ ከአካባቢው ተፈናቅለዋል። እንዲሁም በሰሜኑ ክፍል በሜቱላ በኪራት ሽሞና የህዝቡላ ሽብር ፈጣሪ ድርጅት ሰርጎ በመግባት ጦርነት ያነሳል የሚል ስጋት ስለነበር አስቀድሞ ከቦታው እንዲወጡ መደረጋቸው የሚታወስ ነው። አብዛኛዎቹ የቆዩት በሆቴሎች ነው መጀመሪያ፣ ከዛ በኋላ ወደ ቋሚ ቦታዎች እንዲገቡ ሆኗል። በዚህ ጊዜ ተመልከት፣ ብዙዎቹ በተለይ በደቡቡ ክፍል በአዛ ሰርጥ ቤተሰብን ያጡ፣ ብዙ ጉዳት ደርሶ በዛ ላይ ደግሞ ቦታ ለቀዋል። ቦታ መልቀቅ ብቻ ሳይሆን የትምህርቱም ሁኔታ እንደታቀደው መስጠት አይቻልም። ለምን ያልን እንደሆን ቦታ መቀየር አለብህ፣ ጓደኞችህ አሉ፣ ትምህርት ቤቱ ምን ያክል ዝግጁ ነው፣ ልጆችም ሆነም ወላጅ በአጠቃላይ ቤተሰቡ ምን ያክል ነፃ ነው፣ አይምሮ በጦርነት ጊዜ ትምህርት ይችላል ይይዛል ወይ፣ የስነ ልቦና ችግር ነበር፣ የአካል ጉዳት ነበርና በጣም በጣም በጣም ከባድ ጊዜ ነው የነበረ። በሰሜኑ ክፍልም በክራት ሽሞና ይማሩ የነበሩ ልጆች አብዛኛዎቹ ከአካባቢያቸው ወጠው በሚኖሩበት አካባቢ ነው እንዲማሩ የሆነው እና ከባድ ጊዜ ነው የነበረው በእውነት። ከሁሉ የሚገርምህ አይቼው እንዲሁም ለአድማጮች መግለጽ ፈልገው በኮሮና ምክንያት ልጆች 1 ዓመት ተኩል 2 ዓመት ድረስ ከቤታቸው ሆነው በዘመኑ ቴክኖሎጂ በዙም አማካኝነት መማራቸው ይታወሳል።
0: እውነት ነው።
1: ያ ትምህርት ሙሉ በሙሉ ትምህርት ነው ማለት አንችልም። ከዛ በኋላ ደግሞ እንደገና ጦርነቱ ሲመጣ አንዳንዶቹ ተመልከተ 4-5 አመት ትምህርት ቤት ያልሄዱ ልጆች ነበሩ። እና በጣም ከባድ ነው፣ ውስብስብ ነው። ከዛ ፈተናም አለ፣ የፈተናው ውጤት ያስፈልጋል። በእውነት ከባድ ጊዜ ነው የነበረው። ያ ሆኖ ግን እስራኤልስ በጣም ጠንካራ ነው። በጣም በእውነት ህዝቡን አደንቀዋለሁ። ጠንካራ በመሆኑ የሁሉ መቋቋም ችሏል። ሌሎች አሁን የገለጽከው ሁኔታ የአእምሮ ጭንቀት አለ፣ ከዛም አልፎ ቤት ውስጥ አለመውጣት፣ ከቤት ውስጥ ለማይወጡ ስለማይንቀሳቀሱ መወፈር አለ። ከዛም ደግሞ
0: አዎ በማንነታቸውም መድሎ አድሎ የሚደረግባቸው አለ። በመጥ ጦር በመሆናቸው ወፍራም በመሆናቸው ብዙ ነገሮች አሉ በትምህርት ቤት ውስጥ።
1: በጣም በጣም በተለይ አሁን እንዳልነው በብራይስጡ ሄረም የምንለው ማግለል የሚለው ብዙ ልጆችን ይጎዳል። ለምሳሌ በቀለም እንዳልከ ይሆናል፣ በውፍረት ይሆናል፣ በቁመት ይሆናል። መነጽር የሚያደርጉ ልጆች ሊሆን ይችላሉ። የተለያዩ ነገሮችን ትንበማለት ሲያገሏቸው እና በእንዲህ አይነት ጉዳዮች በማግለል ጉዳይ ትምህርት ቤት አንሄድም የሚሉ ነበሩ። ራሳቸውንም ያጠፉ ልጆችም አሉ። ይሄ በሙሉ በእውነት ብዙ ጊዜ ስንወያይበት የቆየን ነው። ባለሙያዎችን በማምጣት በመነጋገር ብዙ ጊዜ የተካሄደ ነው እና በተለይ ደግሞ የሚገርመህ ከአሁኑ በተለይ ትኩረት የተሰጠበት አንዱ ነገር በዘመኑ ቴክኖሎጂ የእጅ ስልክ መጠቀምም አንዱ ነው። ለምንድን ነው ይህን ያመጣሁት? የእጅ ስልክ ቴሌፎንን በመጠቀም ልጆች ትምህርት ቤት ቴሌፎን ይዘው ይሄዳሉ። ቤት ውስጥ ዛሬ ቤተሰብና ቤተሰብ እንኳን አብረን ቁጭ ለማውራቱ ቀርቷል። እያንዳንዱ ከቴሌፎኑ ጋር ነው ወይም ከእጅ ስልክ ጋር ነው። ከዛ አልፎ በትምህርት ቤቶች ደግሞ ትምህርቱን መከታተል አይችሉም። ትምህርት ቤት ውስጥ ይረብሻሉ፣ ከወላጆች ጋር ይጋጫሉ፣ ይቅርታ ከመምህራን ጋር ይጋጫሉ ስልኩን አስቀምጡ ሲባሉ እና በተለያየ ምክንያቶች ችግር ታያለ። እርስ በርሳቸው አያወሩም፣ ተገናኝቶ ማውራት የለም። ትምህርት ቤት ወጠ በረፍት ሰዓት መጫወት የለም። ያ ባለመጫወታቸው ግንኙነት የለህም። ባለመጫወት ብዙ ጊዜ ብዙ ሰዓት በመቀመጥ መወፈር አለ። ውፍረት የተለያዩ ህመሞችን በሽታዎችን ያመጣል እና በጣም ብዙ ውጥረት ስላለ በእስራኤል ሀገር በእርግጥ ከአንደኛ ክፍል ሚኪታ አሌፍ አድቫፍ ከአንደኛ ክፍል እስከ ስድስተኛ ላሉት ባለፈው የካቲት ወር ላይ ነው ህግ የተላለፈው ስልክ እንዳይጠቀሙ በትምህርት ሰዓት። በሌሎቹ ላይ ግን ከዚህ አሁን ከአሁኑ ትምህርት ዘመን ከዛሬ ጀምሮ ከሰባተኛ ክፍል እስከ ዘጠነኛ ላሉት ደግሞ ይከለከላል እና ይህም አንዱ ትልቁ ብዙ ውይይት የተካሄደበት ነው። አስፈላጊም ነው። ይሄ ነገር መቅረት አለበት። ለምንድን ነው ብትል ስልኩ ይጎዳል። በዓለማችን ላይ አሁን በጣም አሳሳቢ የሆነው ብዙ የዓለም ሀገራት የሰለጠኑ በለው ያልሰለጠኑ ሀገር ማንኛውም ሀገር በዚህ ጉዳይ ላይ ትኩረት በመስጠት በርካታ ሀገራት በዓለማችን ላይ ከግማሽ በላይ የሚሆኑ ሀገራት በዚህ ጉዳይ ላይ ህግ ደንግገዋል እና ይሄንም እኛም ደግሞ
0: ትንሽኛ ወደኋላ አልቆየንም በዚህ ዙሪያ
1: በጣም አሁን እንደሚታወቀው ሁሉ እስራኤል ሀገር ባለም ከሚጠሩት በቴክኖሎጂ ስታርታፕ ኔሽን ታዋቂ ከሆኑት ሀገራት አንዷ ናት። ሀገራችን በሁሉ በኩል በቴክኖሎጂ የፈጠነች ለሌላም ዓለም የምትተርፍ ናት። በዚህ ጉዳይ እኔ እስማማለሁ አንተ ያልከውን ዘግይተናል። በመዘግየታችን ምክንያት ብዙ ጉዳቶችም ደርሰዋል። ብዙ ጉዳት የሚደረሰው መገናኝ ቅድም የገለጽኳቸው ነጥቦች አሉና ይሄ መወሰዱ ተገቢ ነው። ሌሎች ሀገራትን የወሰድክ እንደሆነ እስራኤል ብቻ አይደለችም። እንዲህ አይነቱን ሁኔታ ህግ ያስተላለፉ ምሳሌ ብሰጥህ አውስትራሊያ፣ ፈረንሳይ፣ ግሪክ፣ ቤልጅየም፣ ቆጵሮስ፣ አየርላንድ፣ ፖርቱጋል፣ ማልታ ብዙ ሀገራት አሉ። አሜሪካም ቢሆን ከ50 ስቴቶች 39ኙ እንዲህ አይነት ውሳኔዎችን አስተላልፈዋል። ለምን? ጉዳቱ እየታየ ነው። ጥቅም ቢኖረውም ጉዳቱ በተለይ በትምህርት ቤቶች መጠቀም የለም። እንዴት ነው የምትቆጣጠረው መሰለ? ትምህርት ቤት ሲገቡ ስልካቸውን ዘግተው ቦርሳቸው መቀመጥ አለበት። አንዳንድ ትምህርት ቤቶች ደግሞ ስትገባ ገና ሳጥን አለህ፣ እዛ ሳጥኑ ነው የምታስቀምጠው፣ ይቆለፋል፣ አትጠቀምበትም። እና ይሄ በጣም አስፈላጊ ነው። የሰውነት እንቅስቃሴ ቀርቷል። በአሁኑ ሰዓት የሰውነት እንቅስቃሴ ባለመኖሩ የተለያየ ጉዳት ይደርሳል። እርስ በርሳቸው ተገናኝተው ስለማይጫወቱ አልፎ አልፎ ጭካኔ የሞላበት ግጭት ታያለህ። የምትቀራረብ ከሆነ ፊት ለፊት የምትነጋገር ከሆነ መልካምነትን ትለምደዋለህ፣ ግን የማይገናኙ አሉ። ሌላው የሚገርመው በባዳ ታኪን ነው ወይም በዚህ በትምህርትና ባህል ኮሚቴ ለእኔ ለራሴ የደነቀኝ የልጆችም ስላደጉ መሰለኝ ምን አለ መሰለ በቴሌፎን የሚጫወቷቸው የተለያዩ የጨዋታ አይነቶች አሉና በዚህ ምክንያት ቨርቹዋሊ የምንለው በቀጥታ ሳይሆን የትም ቦታ ሆነ ተጫውተና ልጆቻቸው በሌሊት የማይተኙ ብዙ ሰዎች ወላጆች መጣው ነገሩን በዚህ ጨዋታ ሌሊት ስለማይተኙ ቀን ትምህርት ቤት ሲሄዱ ስለሚደክማቸው ይተኛሉ መማር አይችሉም ይሄም አለ
0: አው ስለዚህ አሁን መቼም ነኝ ችግሮች አሁን የሚቀጥለው ዘመን ትምርት ዘመን ይቀርፋል ብለን እናስባለን እናንተም የሰራችሁት ስራ እንግዲህ ወደፊትም ውጤቱ የምናየው ጉዳይ የሚሆን ነው
1: አው የመምህራን ጉዳይ የጠየቀው ትልቁ ችግር ነው የመምህራን እጥረት አለ ከኮሮና በኋላ ብዙ መምህራን ወደ ድሮ ስራቸው አልተመለሱም በእስራኤል ሀገር መምህር መሆን ከባድ ነው መምህራኑ የሚከፈላቸው ክፍያ ዝቅተኛ ነው
0: እንዴት ይሄን ነገር ለመቅረፍ አልተቻለም ምክንያቱም ይሁን የአዲስ አይደለም የቆየ ነው እንዴት ነው መንግስት ይሄን ነገር እልባት ሊሰጠው አልቻለበት ምክንያትስ ከሆነ ምንድነው በእውነት ሁሉም ይናገራሉ ለመምህራን የሚከፈላቸው ደሞዝ እጅግ በጣም አነስተኛ ነው ቀድም ስንትገቢም እንደጠቀሽውም በዚህ ምክንያትም በየአመቱ ትምርቱ ከመከፈቱ በፊት መምህራን የትምርት ማቆም አድማ ያደርጉ ነበር ዘንድሮ ብቻ ነው በቀጥታ ያላንዳች አድማ ትምርቱ የተጀመረው
1: ምን አለ መሰለህ የመምህራኑን ጉዳይ እየወሰድኩኝ በእውነት በእስራኤል ሀገር አሁን በሌሎች ሀገራት ይርክዱ በተለይ በሰለጠነው ምዕራባውያን በሚንለው ሀገር ይርክ እንደሆነ የመምህራን ደሞዝ ከፍተኛ ነው ባንድ ክፍል የሚማሩ ተማሪዎች ቁጥራቸው ዝቅተኛ ነው በእስራኤል ሀገር ያለውን ዘዴ የመቀየር አልቻሉም ለምን እንደው የመምህራኑ ሁኔታ ስታይ ደሞዙ ዝቅተኛ በመሆኑ ምክንያት ወደ ዚሙያ የሚመጡ ሰዎች ደግሞ ችሎታቸውም ከፍተኛ አይደለም ያክ ችሎታቸው ማለቴ የትምርታቸው ሁኔታ ከፍተኛ ይሆንም ደሞዙ ዝቅተኛ ነው ሌላው ደግሞ የሚገርመህ የሴቶች ቁጥር ከፍተኛ ነው መምህራን ብዙ ጊዜ በተለያዩ ሙያ ዘርፎች ስትሄድ ሴቶች ቁጥር ከፍ ባለበት ቦታ ላይ የደሞዝ ቅነሳ ታያለህ አይው ይሄም አንዱ ለምን ልጆቹን ለማሳደግ ልጆች ለመጠበቅ እየተባለ እና ይሄ መቀየር አለበት በእኔ አመለካከት መምህር የሚሆን ሰው ከፍተኛ ደሞዝ የሚሰጠው መሆን አለበት ችሎታው ያማረ መሆን አለበት በዛ መጠን ውጤቱ ለምን የወደፊቱን ትውልድ የሀገሪቱን ትውልድ ኮትኩቶ የሚያሳድጉ እነሱ ናቸው
0: ያው ነው
1: የራሴ ትንገር አቶ አይቸው በጣም ወደው የነበረ ትምህርት

0: በዚህ
1: አጋጣሚ 30 ሰከንድ
0: 30 ሰከንድ እንግዲህ እኔ ያደመጡ ወላጆች ሁሉም ነገር የሚጀምረው ከቤት ነው። በልጆች ትምህርት ዙሪያ የወላጆች ኃላፊነት ነው መጀመሪያ የሚቀድመው።
1: እነት ነው
0: ይሄ መዘንጋት የለብንም እና በጣም አመሰግናለሁ አቶ አይቸው እንዲሁም የተከበራችሁ አድማጮች መልካም የትምህርት ዘመን ይሁን። እነዚህ ልጆች ታንጸው አድገው ለሀገራችን መልካም ዜጋ የሚሆኑበትን ጊዜ ያምጣልን። ጤና ይስጥልኝ።
1: አመሰግናለን። የተከብራችሁ አድማጮቻችን እኛም የክንሰት አባል ዶክተር ጸጋ መላኩ ይባረከቹን እኛም እንቀላቀላለን። መልካም የትምህርት ዘመን እንዲሆንላችሁ ለሁላችሁም እንመኛለን። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። ነገ በተመሳሳይ ፕሮግራም እስከምንገናኝ መልካም ለሊት ይያልን። የቴክኒክ ባለሙያችን ለኢላን አዙላይ ምስጋና ይድረሰው። አብራችሁ ቆዩ። አይቼው ባይ ነበርኩ። መልካም ለሊት ደናደሩ።